ያው ያስተምሮ ትምርተ ክርስቶስ ከም ዘካፈሉን ናይ ቅድስት መንበር ዜናን ክፍል ማህተመን መግለጺ አፍሊጡ ናይ ሎሚ ዕለት 16 መስከረም መደፈነወና ቅዱስ አቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮ እታ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዘሰናድውዋ ሓርነት ኣብ ጸጋ ዘርእስታ መጽሓፍ ብቋንቋ እንግሊዘይና ተተርጒማ ከም እተዘርግሐት ብፁእ ሊቀ ጳጳሳት ጋላገር ኣብ መበል 70 ሓፈሻዊ ጉባኤ ኣህጉራዊ ተቕዋም ኣቶሚካዊ ፀዓት ተረኺቦም ዘካፈልዎ መደረ ጥንታዊ ብራና ናይ ኣኩልያ ቅዱስ መጽሓፍ ኣብ ሃገረ ቫቲካን ምርኢት ከም ዝተገብረሉ ካቶሊካውያንን ኦርቶዶክሳውያንን ብሕብረት ናብ ገዳማት ደብረ ኣቶስ መንፈሳዊ ንግደት ከም ዘካየዱ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር ናይ ሎሚ ዕለት 16 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም ደጊምና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግሪና ካባይ ካብ ኣባተ ወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል ከቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ ፍስሓን ተስፋን ዘርእስቱ ሰነድ ካልኣይ ጉባኤ ቫቲካን ንዝገብርዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ኣብ ደቂ ሰባት ዘሎ ሕድሕዳዊ ምትእስሳር ኣፍልጦ ምሃብን ዝሓሸት ዓለም ንምህናፅን ዕላማ ብምግባር ኣብዚ ዘመን እዚ ንዘሎ ማሕበራውን ፖለቲካውን ውጥናት ብማዕቀን ክብሪ ሰብኣዊ ኣካልነት ተመርኩስና ንኽንግምግም ብኸመይ ከም ዝብድሃ ና ኣጉልሑ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካየድዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ካልኣይ ምዕራፍ ናይቲ ሰነድ ካልኣይ ጉባኤ ቫቲካን ዝኾነ ጉስነታዊ ቅዋም ፍስሓን ተስፋን ብምስትንታን ብዛዕባ ሰብኣዊ ማሕበረሰብ ትምህርተ ክርስቶስ ኣካፊሎም ፍስሓን ተስፋን ነቲ ኣብ መንጎ ሰባትን ኣብ ንሓድሕዶምን እናወስኸ ዝኸይድ ዘሎ ምትሕውዋስ ከም ሓደ ካብቲ ጐሊሑ ዝረአ መዳያት ዘመናዊ ዓለም ምዃኑ የጉልሕ ይኹን እምበር ርእሰ ሊቃነ ጳጳሳት ኣብ ኣስተምህርኦም ከም ዝገለጽዎ እዚ ኣብ ዓሚቕ ደረጃ ናይቲ ኣብ መንጎ ደቂ ሰባት ዘሎ ሕብረት ክፍጸም ከም ዘለዎ እውን ሓበሩ ነዚ ድማ ንምሉእ ሰብኣዊ ክብሪ ናይ ሰብኣዊ ኣካልነት ኣድላይ ምዃኑ የስተምህሩ ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም ሰናይ ምክትታል ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ እንቋዕ ድሓን መጻእኩም ጉባኤያዊ ቅዋም ፍስሓን ተስፋን ነታ ኻልአይቲ ምዕራፉ ንሰብኣዊ ማሕበረሰብ ብምውፋይ እቲ እናወስኸ ዝኸይድ ዘሎ ምትሕውዋስ ናይ ደቂ ሰባት ኣብ ንሓድሕዶም ዝምርኮሱን ከም ሓደ ካብቲ ጐሊሑ ዝረአ መዳያት ዘመናዊ ዓለም ምዃኑን ጌርና ክርእዮ ይዕድመና እዚ ሓቂ እዚ ግን ኣብ ዓሚቕ ደረጃ ናይቲ ኣብ መንጎ ደቂ ሰባት ዘሎ ሕብረት ክፍጸም ኣለዎ ነዚ ድማ ንምሉእ መንፈሳዊ ክብሪ ሰብኣዊ ኣካልነት ኣድላይ እዩ እዚ መግለጺታት እዚ ኣብዚ ግዜና ዝያዳ ህጹጽነት ዝረኸበ መግለጺ እዩ በቲ ሓደ ሸነኽ ቴክኖሎጂያዊ ምዕባለ ምስ ፍሕፋሕ መራኸቢ ብዙሓንን ማሕበራዊ መራኸቢታትን ከምኡውን እናወሰኸ ዝኸይድ ዘሎ ኣጠቓቕማ ሰብ ዝሰርሖ ኣስተውዕሎትን ሓደስቲ ኣጋጣሚታት ይኸፍት ኣሎ ዕንቅፋታት ይኣልን ንርሕቀት ድማ ድልድላት ይፈጥር ኣሎ በቲ ኻልእ ሸነኽ ግን ርክባት እናነከየ ይኸይድ ኣሎ ዝያዳ ምናባዊ ምዃን ድማ ንሕልና ወዲ ሰብ ጥራይ ዝኾነ ውሳኔ ኣሌጎሪዝም ናብ ናይ መሃብ ልምዲ የእትወና ኣሎ ማሕበራዊ ርክባት ሓቀኛ ትሕዝቶን ውልቃዊ ዕምቆትን ከም ዘለዎም ምርግጋጽ ኣብዚ መዳይ እዚ ክርስትያናዊ ማሕበረሰብ ክህቦ ዝደሊ ኣበርክቶ እዩ ካልኣይ ጉባኤ ቫቲካን ካብቲ ዅሎም ደቂ ሰባት ሓንቲ ስድራ ቤት ከቕሙን ንሓድሕዶም ከዓ ብመንፈስ ሕውነት ክተኣሳሰሩን ዝደልየሉ ናይ ፍጥረት መደብ መለክዒታትን ብርታዕን ክንረክብ ይዕድመና በዚ ምኽንያት እዚ ኸዓ እዩ ፍቕሪ ኣምላኽን ብጻይን እታ ቐዳመይትን ዓባይን ትእዛዝ እያ እዚ ድማ ብክርስቶስ ምሉእ ብምሉእ ግሉጽን ፍጹምን ምልኣት ረኸበ ፍጽምና ደቂ ሰባትን ምዕባለ ሕብረተሰብን ኣብ ንሓድሕዱ ኣጸቢቑ ዝምርኮስ ጌርካ ክርአ ኣለዎ
دك سبات مسنحاد حدوم مكلاس وي مفللاي ترقوم زيبلو تقبار مالتيو تاريخ انت اللاي نايك اربا تاريخ وان كي ترفا نزحاك الزي بنت سوريا الرقاقز سلازي كم تقابو كالاي قبعباتي كان زغلت وو رئسانا غرن شتون كل محبراو تكالاتن

0: ድኡን ብተፈጥሮኡን ምሉእ ብምሉእ ማሕበራዊ ህይወት ዘድልዮ ሰብኣዊ ኣካል እዩ ዕላማ ክኸውን ዘለዎ። ነዚ ካብ ምድግጋም ድማ ከቶ ክንደክም የብልናን። ካብዚ ኣረኣእያ ዝተበጊሱ ፍስሓን ተስፋን ኣብ ዓለም ዘለዉ በበይኖም ዝዓይነቶም ሰባትን ህዝብታትን ከም ሓደጋ ወይ ስግኣት ዘይኮነስ ከም ምንጪ ብልጽግናን ዕቤትን ጌርካ ክረኣዩ ከም ዘለዎም ኣረጋጊጹ። ሓደ ሓደ ግዜ እዚ ናብ ዓመፃ ዝቕየር ግጭት ውፅኢት ሓይሊ ሓጢኣትን ኣብ ኩሉ ደረጃታት ንኣተሓሳስባን ተግባርን ዘረሓሕቕ መንገዲ እዩ። እዚ ኸዓ ዕንወትን ሞትን የምጽእ እዩ። ከምቲ ኣብ መንጎ ተፈላለዩ ተቋማትን ደቂ ሰባትን ዝረአ ኣብ ንሓድሕድና ዘሎ ምክፍፋል፣ ከምኡውን ንሓልዮት ብዝያዳ ክፉታት ክንከውን ኣለና። ኣብዚ ነጥቢ እዚ ጉስነታዊ ቅዋም ብዛዕባ ሓባራዊ ረብሓ ሓጺር መግለጺ ይህብ። እዚ ድማ ድምር እቲ ማሕበራዊ ጉጅለታትን ውልቀ ሰባትን ኣባላቶምን ብተዛማዲ ምሉእን ድልውን ናይ ገዛ ርእሶም ዕግበት ንኽረኽቡ ብዘኽእሎም ኩነታት ከም ዝቖመ ይዝክር። ኣብ ርእሲ እዚ እውን ኣብ መንጎ ህዝብታት ዘሎ ምትሕውዋስ ኣፍልጦ ብምሃብ ነፍሲ ወከፍ ማሕበራዊ ጉጅለ ድሌትን ሕጋዊ ባህግታትን ናይ ካልኦት ጉጅለታትን ሕሉፍ ሓሊፉ እውን ንሓፈሻዊ ድሕንነት ናይ ምላእ ሰብኣዊ ስድራ ቤት ኣብ ግምት ከእቱ ኣለዎ ይብል። ካብዚ መሰረታዊ ሓሳብ እዚ ብምብጋስ ኣበውዚ ጉባኤ ገለ ግብራውን ፍሉይን ህጹፅን ሳዕቤናት ይገልጹ። ብቐዳምነት ንሰብኣዊ ኣካል ምኽባር ፍስሓን ተስፋን ኣስዒቡ ከምዚ ይብል፣ ንህይወት ዝጻረር ዝኾነ ይኹን ነገር ከም ሓደ ዓይነት ቅትለት ማለት ከም ጃምላዊ ቅትለት፣ ምንጻል ጥንሲ፣ ኤውትናዝያ ወይ ደይመደይልካ ዝግበር ርእስኻ ምጥፋእ ንፍጽምና ሰብኣዊ ኣካል ዝጥሕስ ዝኾነ ይኹን ነገር ከም ካብ ኣካላት ወዲ ሰብ ምቑራጽ ወይ ኣብ ኣእምሮ ወዲ ሰብ ዝወርድ ስቓይ ምፍቃድ ንባዕሉ ነዚ ዅሉ ከጋድዶዩ ዝርከብ ዘሎ። ንሰብኣዊ ክብሪ ዝጸርፍ ዝኾነ ይኹን ነገር ከም ትሕተ ሰብኣዊ መነባብሮ ብሃውሪ ዝግበር ማእሰርቲ፣ ስደት፣ ባርነት፣ ምንዝርና፣ ዕዳጋ ደቂ ኣንስትዮን ቈልዑን ሕፃናትን ከምኡውን ደቂ ተባዕትዮ ናፃን ሓላፍነት ዝስምዖምን ሰባት ዘይኮነስ ከም መሳርሒ መኽሰብ ጥራይ ዝቖጽር ዘሕፍር ኩነታት ስራሕ፣ እዚ ዅሉ ነገራትን ካልኦትን ብሓቂ ውርደት እዩ። ካልኣይ ሳዕቤን መሰረታዊ ማዕርነት ኩሎም ደቂ ሰባት፣ እዚ ድማ ማሕበራዊ ፍትሒ ዝሓትት እዩ። እቲ ሰነድ ከምዚ ይብል፣ ኣብ ጾታ፣ ዓሌት፣ ሕብሪ፣ ማሕበራዊ ኩነታት፣ ቋንቋ ወይ ሃይማኖት እተመስረተ ዝኾነ ይኹን ዓይነት ኣድልዎ ማሕበራዊ ይኹን ባህላዊ ብዘየገድስ ምስ ዕላማ ኣምላኽ ዝጻረር ኮይኑ ክስገርን ክጠፍእን ኣለዎ። ኣብ መወዳእታ ኣበው ካልኣይ ጉባኤ ቫቲካን ነቲ ናይ ውልቀ ሰባት ኣተሓሳስባ ክንሰግሮን ናይ ሓላፍነትን ተሳትፎን ኣረኣእያ ክንሕዝ ይምሕፀኑና። ክቡራት ኣሕዋትን ኣሓትን፣ እዚ ንደቂ ሰብ ከም ማሕበረ ሰባት ዝገልጽ ራእይ ካልኣይ ጉባኤ ቫቲካን ዝሓድገልና ክቡር ውርሻ እዩ። ንዅላትና ኣብ ውልቃውን ማሕበረ ሰብኣውን ምስትውዓል ንኽንሳተፍ ይሕግዘና። በዚ ኸምዚ ድማ ኣብ ማዕቀናት ክብሪ ሰብኣዊ ኣካልነት፣ ማሕበራዊ ፍትሕን ናጻ ተሳትፎን ኣብ ምህናጽ፣ ኣብ ማሕበራዊ ረብሓ ተመርኲስና ድማ ነዚ ኣብ ግዜና ዘሎ ማሕበራውን ፖለቲካውን ውጥናት ብሓላፍነት ክንግምግሞ ንኽእል ኢና። ንመጻኢ ሰብኣውነት ነፍሲ ወከፍ ወዲ ሰብ ምስ ኣምላኽን ምስ ኣሕዋቱን ኣሓቱን ኣብ ምትሕብባር ዝያዳ ሰብኣውነት ዝመላእ ዓለም ንምህናጽ ኣብ ዘለና ቈራጽነት እተመርኰሰ ድማ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘሰናደውዋ ሓዳስ መጽሓፍ ሓርነት ኣብ ትሕቲ ጸጋ ዘርእስታ ብቋንቋ እንግሊዝ ተሓቲማ ኣብ ከብሒ ቤተ መጻሕፍቲ ድማ ተዘርጊሓ ትርከብ ኣላ። እዛ መጽሓፍ ድማ ብዛዕባ ውርሻ ቅዱስ ኣጐስጢኖስን ንመንፈሳውነቶም ዝቐረጸ ሓሳባቱን ዝሓዘት ኮይና ትርከብ ኣላ። እዛ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘዳለውዋ ሓርነት ኣብ ትሕቲ ጸጋ ኣስተንትኖታት ብዛዕባ እቲ ዘዕበየኒ መንፈሳዊ ትውፊት ዘርእስታ ሓዳስ መጽሓፍ ትማለሶሉስ ዕለት 15 መስከረም ኣብ ሕቡራት መንግስታት ኣሜሪካ፣ ብሪጣንያ፣ ኣውስትራልያ ከምኡውን ኣብ መላእ ኮመንዌልዝ ተዘርጊሓ ትርከብ ኣላ። ሓርነት ኣብ ትሕቲ ጸጋ ነቲ ቅዱስ ኣቦና ብዛዕባ ውርሻታት ቅዱስ ኣጐስጢኖስን መንፈሳውነቱን ንዓለም ዘለዎ ራእይን ዝቐረጸ ሓሳባት ዘጣመረት መጽሓፍ እያ። እዛ መጽሓፍ እዚኣ ካብ ሓደ ወዲ ማኅበር ካህናት ቅዱስ ኣጐስጢኖስ ኮይኖም ናይ መጀመርታ ርእሰ ሊቃነ ጳጳሳት ዝኾኑ ኣቦ ዝተረኽበት ብምዃና ንኣንበብቲ ቋንቋ እንግሊዝ ፍሉይ ኣገዳስነት ኣለዋ። እዚ ድማ ካብቶም ቋንቋ ኣዲኦም እንግሊዘይና ዝኾኑ ናይ መጀመርታር ሰሊቃን ጳጳሳት ውን ብምዃና ፍሉይ ኣስተውዕሎቶም ኣረኣእዮምን እተብርህ እያ። ብመሰረት እቲ ብፔንግዊን ራንደም ሃውስ ዝተዋህበ ጋዜጣዊ መግለጺ ከም ዘመልክቶ ካብቲ ክቡር ኣባ ሮበርት ፕሬቮስ ጠቕላላ ሓለቓ ማሕበር ካህናት ኣጐስጢኖሳውያን ኣብ ዝነበሩሉ እዋን ዘካፈልዎ መደረታትን ስብከታትን ብሕታዊ ጽሑፋትን ዝሓዘት ኮይና ብድሕሪ እቲ ምንኩስናዊ ጸዋዕቶኦም ዘሎ ኣመክንዮት እትገልጽ ውን እያ። ናይ መጻኢ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንኣንበብቲ እዛ መጽሓፍ ኣብ ሰደቓ ኮፍ ኢሎም ደድሕርቲ ብዕለት 11 መስከረም 201 ዝማዕበለ ፖለቲካዊ ስነ ሓሳባትን ቤተ ክርስቲያን ንድኽነትን ግጭታትን ንሰብኣዊ መሰላትን እትህቦ ምላሽ ከስተንትኑ ይዕድሙ። ርእሰ ሊቃነ ጳጳሳት ልዮን ካብቲ መንፈሳዊ ኣቦኦም ዝኾነ ቅዱስ ኣጐስጢኖስ ኣብ ዝሓደጎም ጽሑፋት ተመርኪሶም ኣብ ማሕበረሰብን ምትሕብባርን ኣገልግሎት እቶም እተገለሉ ሰባትን እተመስረተ ናይ ህይወት ራእይ ይገልጹ ክብል እቲ ጋዜጣዊ መግለጺ ወሲኹ የመላኽት። እዛ ብቋንቋ እንግሊዝ እተዳለወት ሓርነት ኣብ ትሕቲ ጸጋ ዘርስታ መጽሓፍ ኣብ ሕቡራት መንግስታት ኣሜሪካ በቲ ናይ ፐንግዊን ራንደም ሃውስ ዝተሰምየ ክርስትያናዊ ናይ ሕትመት ጉጅለ ዘካይዶ ቤት ማሕተም ኢማጅ ቡክስ ተሓቲማ ኣላ። ኣብ ብሪጣንያን ኣውስትራልያን ድማ እዛ መጽሓፍ በቲ ኣብ ፐንግዊን ራንደም ሃውስ ሕቡራት መንግስታት እተሓትመት ኮይና ትርከብ። በቲ በኽሪ ቋንቋ ጣልያን እተሰናደወ ድማ ብቤት ማሕተም ሃገረ ቫቲካን ሊበሪ ሶቶላ ግራስያ ብዝብል ኣርእስቲ ኣቐዲማ ተሓቲማ ዝነበረት እያ። እቲ ሕታም ናይ ድምፂ መጽሓፍ ድማ በቲ ናይ ኤሚ ሽልማት ተዓዋቲ ዝኾነ ኮሜድያንን ውፉይ ካቶሊካውን ስቲቨን ኮልበርት ብዘንበቦ ናይ መኽፈቲ ድምፅን ስብከታትን መደረታትን ቅዱስነቶም ዝሓዘ ክትከውን ከላ እቲ ቀንዲ ጽሑፍ ከዓ በቲ ሽልማት ዝረኸበ ተራኽን ናይ ግጥሚ ሕጹይ ዝኾነ ስኮት ብሪክ ዝተተረኸት ኮይና ቀሪባ ኣላ። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ጸሓፊ ርክባት ቅድስቲ መንበር ምስ ሃገራትን ኣህጉራውያን ውድባትን ብፁዕ ሊቀ ጳጳሳት ፖል ሪቻርድ ጋላገር ኣብ መበል 70 ሓፈሻዊ ጉባኤ ኣህጉራዊ ተቋም ኣቶሚካዊ ጸዓት ኣብ ዘካፈልዎ መደረ ካብቲ ምስኡ ዘይፍለ ግዴታታትን ሓላፍነታትን ንኒኩለሳዊ ቴክኖሎጂ ብተሓታትነት ክንጥቀመሉ ጻውዒት ኣቕሪቦም። ብፁዕ ሊቀ ጳጳሳት ፖል ሪቻርድ ጋላገር ጸሓፊ ርክባት ቅድስቲ መንበር ምስ ሃገራትን ኣህጉራውያን ውድባትን ብዕለት 15 መስከረም ኣብ መበል 70 ሓፈሻዊ ጉባኤ ኣህጉራዊ ተቋም ኣቶሚካዊ ጸዓት ኣብ ዘቕረብዎ ርእይቶ ኒኩለሳዊ ቴክኖሎጂ ብሰላማዊ መንገዲ ምጥቃም ብፍላይ ከዓ እናወሰኸ ኣብ ዝኸይድ ዘሎ ጠለብ ጸዓት ንምምላእ ዝከኣል እዩ። ስነ ፍልጠታዊ ምዕባለ ንረብሓ ደቂ ሰብ ብኸመይ ክውዕል ከም ዝኽእል ዝሕብር ኣገዳሲ ኣብነት ድማ እዩ። ይኹን እምበር ኩሉ ሳዕ ከምኡ ኣይኮነን። እዚ ሓላፍነት ዝስምዖ ኣጠቓቕማ ንኸምዚ ዝኣመሰለ መሳርሒታት ኣብ ድርድር ዘይኣቱ መብጻዕታቱን ሓላፍነትን ተሓታትነትን ከም ዝመጽእ ምዝካር ኣገዳሲ እዩ። ውጥናት ምዕባለ ናብ ምውናን ኒኩለሳዊ ኣጽዋር ከም ዘየምርሕ ምርግጋጽ ኣብ ግዜ ውግእ ንመሳለጥያታት ምዕቃብ ከምኡውን ብዛዕባ ሰብ ዝሰርሖ ኣስተውዕሎት ኣብ ግብሪ ብምውዓልን ምስኡ ተተሓሓዘ ሓደጋታቱን ጥዑይ ናይ ድሕንነት ማዕቀናቱን ምፍላጥ ኣገዳሲ እዩ ክብሉ እውን ኣመልኪቶም። ሊቀ ጳጳሳት ጋላገር ኣብ መደርኦም ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ዋዕላ ዘለዎም ጽቡቕ ትምኒትን ሰናይ ምንዮትን ኣብ ዘመሓላለፉሎም ከም ኒኩለሳዊ ጸዓት ዝኣመሰለ ሰፊሕ ተኽእሎ ዘለዎ ቴክኖሎጂ ብጥዑይ ስነ ምግባራዊ ስርዓታት ክምራሕ ንረብሓ ሰላማውን ሓፈሻዊ ሰብኣዊ ምዕባልን ክውዕል ከምኡውን ካብ ዝኾነ ይኹን ጐዳኢ ኣጠቓቕማ ክቝጠብ ኣለዎ ኣብ ዝብል እምነት ተመርኩሳ ቅድስቲ መንበር እውን ንነዊሕ እዋን ዝጸንሐ መብጽዓ ከም ዝኣተወት ኣዘኻኸሩ። ጂኦፖለቲካዊ ኩውንነትን ቴክኖሎጂን እኳ እንተ ተቐየረ ኣረኣእያ ቅድስቲ መንበር ግን ኣይተቐየረን። ሰላማዊ ኣጠቓቕማ ኣቶሚካዊ ጸዓት በቲ ነባረይ ስነ ምግባራዊ ስርዓት ክምራሕ ኣለዎ ዝብል መሰረታዊ መርገጺ እያ ሒዛ ዘላ ክብሉ እውን ኣስመሩሉ። ብፁዕ ሊቀ ጳጳሳት ጋላገር ቀጺሎም ኒኩለሳዊ ቴክኖሎጂ ብሰላማዊ መንገዲ ምጥቃም ንዕቤት ሓባራዊ ረብሓ ከም ውፅኢት ስነ ፍልጠታዊ ምህዞታት ጌርካ ምጥቃም ዘለዎም ኣገዳስነት እውን ኣጉልሑ። ይኹን እምበር ንጥቕምታቱ ኣብ ረብሓ ናይ ምውዓል ኪደት ኣድልዎ ዘይብሉ ምዃኑ ምርግጋጽ ኣገዳሲ እዩ ክብሉ እውን ኣጠንቀቑ። ኣብዚ መዳይ እዚ ብቴክኒካዊ ምትሕብባር ንውጥናቱ ኣፈናዊ ተኽእሎታቱን ከምኡውን ንሃገራውያን ትካላት ብደገፍ ዝተቕዋም ኣቶሚካዊ ጸዓት ኣቢለን ንኒኩለሳዊ ሳይንስን ቴክኖሎጅን ናይ ምጥቃም ክእለት ንምድልዳል ዘለዎ ፍሉይ ግደ ናብ ቀዋሚ ምዕባለን ኣብ መንጎ ሃገራት ዘሎ ፍልሊ ንምቕናስን ኣገዳሲ ስጉምቲ እዩ ክብሉ እውን ተላበው። ጻዕርታት እዚ ተቕዋም ንበይኑ እኹል ኣይኮነን ድሕሪ ቢሎም ሊቀ ጳጳሳት ጋላገር መሰል ሰላማዊ ኣጠቓቕማ ኒኩለሳዊ ቴክኖሎጂ ብሓላፍነት ምጥቃሙን ካብቲ ምስኡ ተተሓሓዘ መብጻዕታትን ሓላፍነታትን ዘይፍለዩ ልዕሊ ኩሉ ድማ ኒኩለሳዊ ኣጽዋር ዘይብለን ሃገራት እዚ ኒኩለሳዊ ኣጽዋር ንኸይውንና ዝኣተዋኦ መብጻዓ ከኽብራኦ ኣለወን በሉ። እዞም ጸሓፊ ጉዳያት ወጻኢ ሃገረ ቫቲካን ከም ዘመልከትዎ መበል 40 ዓመት ናይቲ ኣብ ቸርኖቢል ዘጋጠመ ዕንወት ብምዝካር ብሰላማዊ መንገዲ ኒኩለሳዊ ቴክኖሎጂ ምጥቃም ብፍላይ ከዓ እናወሰኸ ዝኸይድ ዘሎ ጠለብ ጸዓት ንምምላእ ዘለዎ ረብሓታት ወትሩ ምስ ሓላፍነትን ግሉጽነትን ኣብ ኒኩለሳዊ ድሕንነትን ውሕስነትን ጽኑዕ ቈራጽነትን ሚዛኑ ዝሓለወ ክውንነትን ክኸውን ኣለዎ ብምባል ኣጉልሑ። ኣብዚ መዳይ እዚ ድሕንነትን ተግባራዊ ዕቤትን ኒኩለሳዊ መሳለጢታት ብፍላይ ኣብ ዕጥቃዊ ግጭት ህጹጽን ሓበራውን ሻቕሎት እዩ። ኣብዚ እውን እንተኾነ ኣቕዋም ቅድስቲ መንበር ኣይተቐየረን። ኣብ ልዕሊ ኒኩለሳዊ መሳለጢታት ዝወርድ መጥቃዕቲ ፈጺሙ ክፍጸም የብሉን። ምኽንያቱ ኣብ ውሽጥን ወጻእን ሃገራዊ ዶባት ከቢድ ሰብኣውን ኣከባብያውን ሳዕቤን ዘለዎ ክንዲ ዝኾነ ራድዮ ኣክቲቭ ዝኾነ ጸርጊ ከስዕብ ክንዲ ዝኾነ ድማ ይብሉ። ብፁእ ሊቀ ጳጳሳት ከም ዝገለጽዎ እቲ ኣብ ኣህጉራዊ ደረጃ ተራእየ ኣብዚ ቀረባ ግዜ ግሉጽ ዝኾነ ዘጨንቕ ምዕባሌታት ንኣከባብያዊ ዕቑባ ጥዕና ህዝብታት ከምኡውን ንድሕንነት ህልውን መጻእን ወለዶታት ኣብ ግምት ብምእታው ንዅሉ ኒኩለሳዊ ንጥፈታት እንተላይ ኣብ ዕደና ዩራኒየም እተተሓሓዘ ራድዮ ኣክቲቭ ጸርጊ ዘለዎም ጐሓፋት ኣብ ምውጋድ ሓላፍነት ዝስምዖን ቀጻልን ምስንዳዋት ክግበር ኣድላይ ምዃኑ ኣጉልሑ። ብፁእነቶም ወሲኾም ንገለ ክፋል ናይቲ መደርኦም ኣብ ኒኩለሳዊ ኢንዳስትሪ ብዛዕባ ናዓበየ ዝኸይድ ዘሎ ምጥቃም ሰብ ዝሰርሖ ኣስተውዕሎት ኣወፍዮም ተዛረቡ። ቅድስቲ መንበር ነዚ ተበግሶታት ናይ ተቕዋም ኒኩለሳዊ ጸዓት ሃንጎፋይላ ከም እትቕበሎን ብጥንቃቐ ስነ ምግባራዊ መሪሕነትን ሓላፍነትን ዝስምዖ ምሕደራን ክግበር ጻውዒት ከም እተቕርብ ኣመልኪቶም። ከምቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ግሩም ሰብኣውነት ዘርእስቱ ዓዋዲ መልእኽቶም ዝገለጽዎ ኣብ ህጹጽ ኩነታት ጥራይ እንተነተኩር ኮይንና እቲ ተኸታታሊ ህጹጽ ኩነታት ንኣንፈት መንገድና ክውስን ክንፈቕደሉ ንኽእል ኢና ክብሉ እውን ከም ዘጠንቀቑ መስኪሮም። ብፁእ ሊቀ ጳጳሳት ጋላገር ኣብ መደምደምታ መደርኦም ስለዚ እዚ ቴክኖሎጂ እዚ ንሕጅን ንመጻእን ወለዶታት ሰላምን ድሕንነትን ጥዕናን ብልጽግናን ብሓቂ ምእንቲ ኸስፋሕፍሕ ንሓደጋታቱ ኣፍልጦ ብምሃብ ውጽኢታዊ ሰብኣዊ ማዕቀናትን ጽኑዕ ናይ ድሕንነት ውሕስነትን መምርሒታትን ከምኡ ውን ኣህጉራዊ ምትሕብባር ብምድልዳል እተደገፈ ክኸውን ኣለዎ ክብሉ ጻውዒት ኣቕረቡ። እቲ ንእምነትን ታሪኽን ስነ ጥበብን ኣብ ማእከላይ ዘመን ዘራኸበ ጥንታዊ መዝገብ ብሓድሽ ሕታም ፋክሲሚሊ ኣቢሉ ህያው ኮይኑሎ እታ ቐዳመይቲ ካብተን 5 ብራናታት ቅዱስ መጽሓፍ ኣኩልያ ናብ ጳጳሳዊ ተቕዋም ስነ ፍልጠትን ሕብረተሰብኣዊ ፍልጠትን ቅድስቲ መንበር ቀሪባ ኣላ። ኣብ ታሪኽ መንበረ ፓትርያርክ ኣኩልያ እተረኽበት ኣብ ማእከላይ ዘመን እተጻሕፈት ብራና ኣብ ሃገረ ቫቲካን ሓድሽ ጉዕዞ ጀሚራ ትርከብ ኣላ። እዛ ቐዳመይቲ ብራና ናይ እሙን ፋክሲሚሌ ቅዱስ መጽሓፍ ዘኣኩልያ ዝሓለፈ ሰንበት ናብ ጳጳሳዊ ተቕዋም ስነ ፍልጠትን ማሕበረሰባዊ ስነ ትምህርትን ኣብ ካሲና ፒዮ ራብዓይ ኣብ ስፍራ ታኽልቲ ሃገረ ቫቲካን ቀሪባ። እቲ ብማሕበር ስክሪፕቶሪዩም ፎርክልየነስ እተወደበ ውጥን ድማ ክሳብ 2031 ዓመተ ምህረት ኣብ ዘሎ ግዜ ንዅለንተን 5 ብራናታት ናይቲ ዓብዪ ኢደ ጽሑፋዊ ብራና እንደገና ንምሕታም ዝዓለመ መደባት የካይድ ኣሎ። እቲ በኽሩ ጽሑፍ ናይ ቅዱስ መጽሓፍ ኣብ መዝገብ ካቴድራል ጎሪዝያ ተዓቂቡ ዝርከብ ዘሎ እዩ። ካብ መበል 12 ክፍለ ዘመን ክሳብ 13 ክፍለ ዘመን ብጎቲካዊ ስርዓተ ፊደላት እተሰናደወ ብራና ኮይኑ ክሳብ መበል 10 ክፍለ ዘመን ዝቐጸለ መግለጺታት እተወሰኸ እዩ። ሓደ ካብቶም ጽነ ጽሑፋውን ባህላውን ትውፊታት መንበረ ፓትርያርክ ኣኩልያ ክሳብ ሕጂ ተዓቂቡ ዘሎ ኣገዳሲ ምስክርነት ከኣ እዩ። ታሪኻዊ ኣገዳስነት ናይ ዝብራና ካብ ሃይማኖታዊ ረብሓ ንላዕሊ ዝዝርጋሕ ድማ እዩ። ኣኩልያን ዘመናት ኣብቲ ዞባ ዓብዪ ቤተ ክርስቲያን ዝርከባ ዝነበረን ባህላዊ ማእከልን እያ ነይራ። ፓትርያርክ ኣኩልያ ድማ ኣብ ምዕባለ ክርስትናን ባህልን ኣውሮጳ ዓብዪ ግደ ዝተጻወቱ እዮም ዝነበሩ። ውጥን ፋክሲሚለ ዝርዝር ዲጂታላዊ ቴክኖሎጂን ባህላዊ ኢደ ጥበብን ብምጽማር ንምርኢት ናይቲ በኹሪ ጥራይ ዘይኮነስ ነቲ ኣብ ምምስርሑ ተጠቕምሉ ናውትን ጥበብን እውን ኣብነታዊ ንምግባር ይጽዕር ኣሎ። እዚ ብራና እዚ ነቲ ኣብ ዝሓለፈ ዘመናት ዝዓቀቦ ጽሑፋውን ብራናውን ባህርያት ብምትሕልላፍ ብኣዝዩ ንጻሬ ዘለዎ ስእላዊ ሰነዳት ተሰናድዩኣሎ። እቲ እተረኽበ ዲጂታላዊ መዛግብቲ ነቲ ኣብቲ በኹሪ ጽሑፍ ዘሎ ሓበሬታ ንነዊሕ እዋን ከም ዝዕቅብ ንምርግጋጽ ድማ ዝዓለመ እዩ። ስዒቡ ድማ እቲ ዳግመ ሕትመት ናይ ዝብራና ናብ ባህላዊ ሜላታት ብምትሕልላፍ ክትግበር እዩ። ነቲ እቶም ቀዳሞት ተጠቕምሉ ናውትን ቀለምን ከምኡውን ሕብርታት ብመሰረት ታሪኻዊ ቀመር እዩ ተሰሪሑ ዝርከብ ዘሎ። እቶም ዘሰናድውዎ ውልቀ ሰባት ከዓ ነቲ ብኢድ እተገብረ ቆርበትን ብኢድ እተመስርሐ ገበርን ተጠቂሞም እዮም ዳግም ህያው ዝገብርዎ ዘለዉ። እዚ መስርሕ እዚ ብዛዕባ መበቆል እቲ ብራና እውን ገለ ሕቶታት ኣበጊሱ ይርከብ ኣሎ። ብዛዕባ ጥብቆታቱን ገጻትን ብዝርዝር ብኤሌክትሮኒካዊ መንገዲ ተሃንጸ እቲ ዘይተለምደ ምትእስሳር መጽሕፍቲ ምስቲ ልሙድ ምዕራባውያን ዝጥቀሙሉ ዘለዉ ልማዳት ምስንዳዊ መጽሕፍትን ከም ዘይሰማማዕ ተገሊጹ ይርከብ። እዚ መዳይ እዚ ኣብ ሊቃውንቲ ስነ ብራናታት ኣበየናይን በየናይ ከባብን ከም እተዳለወ ሓድሽ መጽናዕትታት ኣለዓዒሉ ድማ ይርከብ ኣሎ። ብሉጽነት ናይቲ ብራና ግን ኣብ እተራቐቐ ስልማት ዘይኮነስ ኣብ ጽፍሒ ጽሑፋቱን ናውትን ኢደ ጥበብን እዩ ዝተመርኰሰ። እዚ ኸዓ ብዛዕባ እቲ ኣብ ማእከላይ ዘመን ዝነበረ መጽሕፍቲ ኣብ ምድላው እተወፈየ ፍልጠት ጻዕርን ጭቡጥ መዝገብ ኮይኑ ይርከብ ኣሎ። እቲ ውጥን ባህላዊ ውርሻ ምዕቃብን ካብ ዝሓለፈ ታሪኽ ንምውራስን ጥራይ ከም ዘይኮነ ንምሕባር እዩ ዝጽዕር ዘሎ። ጥንታዊ ቴክኖሎጂ ምስ ዲጂታላዊ ቴክኖሎጂ ብምጽማር ድማ ንመጽናዕትን ንዕቃቤን ንምትሕልላፍን ሓድሽ ኣጋጣሚታት ክፈጥር ይርከብ ኣሎ። እቲ ሓድሽ ክፋላት ብራናታት ዘለዎ ሕታም ብጽኑዕን ውሱንን ቅድሓት ክዳሎ እዩ። ኣብ 2031 ዓመተ ምህረት ድማ ክዛዘም ተመዲቡሎ። ሓደ ቕዳሕ ንሃገራዊ ቤተ መጻሕፍቲ ኣመጋግባ ጃፓን እተዳለወ ክኸውን እንከሎ ምስ መንበረ ጥበብ ቶክዮ እውን ምትሕብባር ተጀሚሩሎ። ስለዚ እዚ ተበግሶ እዚ ካብቲ ቅዱስ መጽሓፍ እተዳለወሉ ጂኦግራፍያውን ባህላውን ኣቀማምጣ ሓሊፉ እዩ ዝጥምት ዘሎ። ኣዳለውቲ ትብራና ካብ ባህሊ ክርስትና ጸቢቑ ዝርሕቕ ባህልታት ክትንክፍ ከም ዝኽእልን ታሪኽ ስነ ጽሑፍን ንትርጉምን ዳህሳስን ደቂ ሰባት ከም ዝምስክር ገይሮም እዮም ዝርእይዎ ዘለዉ። እቲ ናይ ሃገረ ቫቲካን ምርኢት ብተወሳኺ ገለ መዳያት ናይ ትውጥን የጉልሕ። ባህሊ ከም መሳርሒ ሓድነትን ሰላምን ክኸውን ከም ዝኽእል ድማ ይምስክር። ፍሉይ ቅዳሕ ናይቲ ብፋክሲሚለ ዝሰናዶ መጽሓፍ ድማ ኣብ ጨረታ ወሪዱ ክሽየጥ እዩ። እቲ ኣታዊ ድማ ናብቲ ኣብ ከተማ ሚላኖ ዝርከብ ቡዚ ዝተሰምየ ናይ ሕፃናት ሆስፒታል ክውፈ እዩ። በዚ ኸምዚ ድማ ሓደ ኣብ ማእከላይ ዘመን እተዳለወ ቅዱስ መጽሓፋዊ ብራና ዳግም ምሕታም ምስቲ ንቈልዑን ንስድራ ቤታትን ንምግልጋል ዝግበር ጭቡጥ ኣገልግሎት ዝተኣሳሰረ ክኸውን እዩ። ንጳጳሳዊ ተቋም ስነ ትምህርቲ እዚ ተበግሶ እዚ ብዛዕባ እቲ ቀጻሊ ባህላዊ ጽልዋ ቅዱስ መጽሓፍ ንምስትንታን እውን ኣጋጣሚ ክኸፍተሉ እዩ። ቋንቋውን ምስልታቱን ንዘመናት ንባህሊ ምዕራባውያን ቅርጺ ዝሃበ ክንዲ ዝኾነ ድማ ኣብ መዓልታዊ መግለጺታትን ኣብ ስነ ጽሑፍን ስነ ጥበብን ሓባራዊ ተዘክሮ ድማ ኣሰር ሓዲጉ ዘሎ እዩ። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ሐዋርያዊ ዓቃቤ መንበር ሰሜናዊ ዓረብ ብፁዕ ኣቡነ ኣልዶ በራዲ ከምኡውን ናይ ግሪክ ካቶሊካዊት ቤተ ክርስቲያን ሜትሮፖሊሳዊ ሊቀ ጳጳሳት ኩዌትን ባቕዳድን ብፁዕ ኣቡነ ጋታስ ሓዚም ናብ ገዳማት ደብረ ኣቶስ ሓባራዊ ንግደት ኣካይዶም። እቶም ካብ ቁመናዊ ፓትርያርክ ብፁዕ ወቅዱስ ኣቡነ ቦርተሌሜዎስ ቀዳማዊ ቡራኬት ተቐበሉ ተሳተፍቲ ካብተን ኣብ ደብረ ኣቶስ ዝርከባ 20 ገዳማት ናብ 12 ገዳማት ክበጽሑ ክኢሎም። ብፁዕ ኣቡነ በራዲ ከም ዝገለጽዎ እዚ ታሪኻዊ ንግደት እዩ ዝነበረ ክብሉ ይምስክሩ። ታሪኻዊ ስለ ዝኾነ ድማ ነቲ ኣብ መንጎ ካቶሊካዊትን ኦርቶዶክሳዊትን ቤተ ክርስቲያን ኣብ ኩዌት ዘሎ ሰናይ ርክብ ዘንጸባርቕ እዩ ዝነበረ። ከምቲ ካብ ሐዋርያዊ ዕቅብና ዝወፀ ጋዜጣዊ መግለጺ ከም ዘመልከቶ ድማ ብፁዕ አቡነ በራዲ ነቲ ናብ ደብረ አቶስ ዝግበር ጉዕዞ በዚ ከምዚ ገሊፆምዎ ከም ዝተረኽቡ ኣመልኪቱ። ብፁዕ አቡነ በራዲ ምስ ክቡር አባ ሲልማን ሂፋዊ ካብ ኮ ካቴድራል ቅዱስ ስድራ ኩዌት፣ ክቡር አባ ጴጥሮስ ጋሪብ ካብ ናይ ግሪክ ካቶሊካዊት ቤተ ክርስቲያን ኩዌት፣ ሊቅ ስነ መለኮት ፔድሮ መንዶዛ ካብ ላቲናዊ ፓትርያርክ ኢየሩሳሌም፣ ፒየር ማርሎፍ ከምኡውን ንኦርቶዶክሳዊት ቤተ ክርስቲያን ወኪሎም ዝነበሩ ክቡር አባ ኤፍሬም አልቱሚ ተሳቲፎም። ኣብ ንግደቶም ድማ ብዛዕባ መንፈሳውነት ገዳማት ደብረ አቶስ ብቐጥታ ናይ ምርዳእ ኣጋጣሚ ከም ዝረኸቡ እቲ መግለጺ ወሲኹ የመላኽት። ፈለማ ኣብ ሲሞና ፔትራ ጸኒሖም ከዓ ኣብ ቫቶፔዲ ተቐባልነት ስለ ዝረኸቡ እቶም ልኡኻት ካብቲ ኣብ ግሪክ ዝርከብ ሓውሲ ደሴት ቻልኪዲክ ነዊሕ ዝብራኺኦም 20 ገዳማት ናብ 12 በጽሑ። እዘን ገዳማት እዚኣተን ኣብ ትሕቲ ቁመናዊ ፓትርያርክ ቁስጥንጥንያ ዝመሓደራ እኳ እንተኾና ሳላቲ ነፍሲ ወከፍ ኣበምኔት ኣብ ውሽጢ ገዳሙ ዘለዎ ምሕደራዊ ስርዓት ከምኡውን መንፈሳዊ ስልጣን ልዑል ርእሰት ሕድርታዊ ስርዓት ዘለዎ ኣከያይዳ ዝኽተሉ እዮም። ብፁዕ ወቅዱስ ፓትርያርክ በርቶሎሜዎስ ነቲ ብፁዕ ሊቀ ጳጳሳት ሓዚም ናብ ክርስትያናዊ ሓድነት ዝመርሕ መንገዲ ንምኽፋት ዝዓለመ ተበግሶ ንቕድሚት ከሰግሙ ዘቕረብዎ ሕቶ ሓንጎፋ ኢሎም ከም እተቐበልዎን ንተሳተፍቲ እቲ ንግደት ሐዋርያዊ ቡራኬኦም ክህብዎም ከም ዝፈቐዱን ይገልጹ። ደብረ አቶስ ወትሩ ብቅድስና ሃብታም ዝኾነ ስፍራ እዩ። ኣባኡ ኸዓ ብዙሓት ቅዱሳን እንተላይ ቅዱስ ጎርጎሬዎስ ፓላማስ ናይ መበል 14 ክፍለ ዘመን ከምኡውን ቅዱስ ኣሬታ ናይ ሻድሻይ ክፍለ ዘመን ይርከብዎም። ቅዱስ ኣሬታ ኸዓ ሓደ ካብቶም ኣብ ሓውሲ ደሴት ዓረብ ንካቶሊካውያንን ኦርቶዶክሳውያንን ከም ጠበቓ ኣብያተ ክርስትያናቶም ኮይኑ ዝፍለጥ ቅዱስ እዩ።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ንቕርብ። ናይ ሎሚ ዕለት 17 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳተፍቲ ናይቲ ብዛዕባ ጉዳያት ኣዋጅ ቅድስና ዝሓሊ ላዕለዋይ ቤት ፅሕፈት ቅድስቲ መንበር እተወደበ ዓውደ ጉባኤ ተቐቢሎም ዝለገሱሎም ቃለ ምዕዳን ኣብ ዝኽሪ መበል 6 ዓመት ናይ ጉባኤያዊ ኣዋጅ ዘለናዮ ዘመን ብዝምልከት ብ3 ላዕለዎት ኣባይቲ ፅሕፈት ቅድስቲ መንበር ዝወፀ መዘኻኸሪ ሰነድ 3 ኣሕሉቕ ላዕለዎት ኣባይቲ ፅሕፈት ቅድስቲ መንበር ብዛዕባ እቲ ጉዕዞ ተስፋ ተሰሚየ ሓድሽ መዘኻኸሪ ዝወፀ ሰነድ ብምምልካት ምስ መራኸበ ብዙሓን ሃገረ ቫቲካን ዘካየድዎ ቃለ ምሕትት ብፁእ ካርዲናል ፓሮሊን ዋና ፀሓፊ ቅድስቲ መንበር ብዛዕባ ሰብ ዝሰርሖ ኣስተውዕሎትን ኩነታት ሃገረ ዩክሬይንን ኣመልኪቶም ንጋዜጠናታት ዝሃብዎ መግለፂ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 17 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብፃሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳተፍቲ ናይቲ መበል 20 ክፍለ ዘመን ሓድሽ መዋእል ሰማዕታት ዘርእስቱ ዓውደ ጉባኤ ተቐቢሎም ኣብ ዘካፈልዎ ቃለ ምዕዳን ሰማዕታት ኣብ ጸልማት ስስዐን ጭቆናን ብርሃን ዘንጸባርቑ ከዋኽብቲ እዮም ቢሎም ብምጽዋዕ ንቤተ ክርስቲያን ንብርሃን ክርስቶስ ጐይታ ምሉእ ብምሉእ ንኸተንጸባርቕ ይሕግዝዋ ክብሉ እውን ብሞሳ ዘከርዎም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ረቡዕ ንግሆ ነቶም ኣብቲ ብናይ ቅድስቲ መንበር ብዛዕባ ጉዳያት ኣዋጅ ቅድስና ዝሓሊ ላዕለዋይ ቤት ጽሕፈት ብኮሚሽን ሓደስቲ ሰማዕታትን ናይ እምነት መሰኻኽርን እተወደበ መበል 21 ክፍለ ዘመን ሓድሽ መዋእል ሰማዕታት ዘርስቱ ዓውደ ጉባኤ ዝተሳተፉ ተቐቢሎም ኣብ ዝለገስሎም ቃለ ምዕዳን ነዞም ኣሕዋትና ንሓትናን ኣብ ጸልማት ስስዐን ጭቆናን ከም ዘንጸባርቑ ከዋኽብቲ ነድንቖም ኢና ንቤተ ክርስቲያን ድማ ንብርሃን ክርስቶስ ጐይታና ምሉእ ብምሉእ ምእንቲ ከተንጸባርቕ ይሕግዝዋ እዮም። በዚ ኸምዚ ድማ ኣብዚ ዘመን እዚ ንደቂ ሰባት ናብቲ ናብ ስልጣነ ፍቕሪ ዝመርሕ መንገዲ ንኽተመልክት ይሕግዙ ኽብሉ ኣመልከቱሎም። እቲ ዓውደ ጉባኤ ዝሓለፈ ሰሉስ ኣብ ከተማ ሮማ ኣብ ዝርከብ ጳጳሳዊ ተቕዋም ስነ ኣበው ኣጉስቲንያኑም ተኻይዱ። ኣብ እተፈላለየ ጂኦግራፊያዊ ከባቢታትን ኣብዚ ግዜና ኣብ ዝርከብ እተፈላለየ ዓይነት ክርስትያናዊ ምስክርነትን ብምትኳር ምስክርነትን ኣስተምህሮታትን ብምክያድ ብዛዕባ ዘመናዊ ሰማዕትነት ንምስትንታንን ንምጽናዕን ኣጋጣሚ ኸፊቱ ይርከብ። ርእሰ ሊቃነ ጳጳሳት ነቶም ተሳተፍቲ ናይቲ ዓውደ ጉባኤ ሓንጎፋ ኢሎም ብምቕባል እዚ ስያሜ ናይዚ ኮሚሽን ድማ ካብቶም ኣብዚ እዋን እዚ ንኣዋጅ ብጽናን ቅድስናን ብወግዒ እተመዝገቡ ሰማዕታትን ካብቶም ብወግዒ ኣብ መዝገብ ብፁዓንን ቅዱሳንን እተመዝገቡን እተፈልየ ዝሰፍሐ ምድብ ንምሕባር ከም ዝዓለመ ሓበሩ። እዚ ብበዓል ጥዑም ዝኽሪ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ 2023 ዓመተ ምህረት ዝቖመ ኮሚሽን ኣብነታዊ ምስክርነታት ናይቶም ሂወቶም ምእንቲ ክርስቶስ ብሰማዕትነት ዝወፈዩ ሰባት ካብ ቀኖናዊ መስርሕ ኣዋጅ ብጽናን ቅድስናን ብእተፈልየ ኣገባብ ናይ ምእካብ ሓላፍነት ከም ዘለዎ ደጊሞም ገለጹ። እዚኣቶም ኣብ እተፈላለየ ጂኦግራፊያውን ታሪኻውን ፖለቲካውን ሃዋህው ሂወቶም ምእንቲ ወንጌል ዘወፈዩ ኣሕዋትን ኣሓትን እዮም ክብሉ እውን መስከሩ። ቅዱስ ኣቦና ኣስዕባ ኣቢሎም ምስክርነቶም እዚ ዘመንና ብባህጊ ስልጣን ደረት ዘይብሉ ሓይልን ብዘየቋርጽ ምዕባለ ኣጽዋርን ዝተዓብለለ ምዃኑን ከምኡ እውን ዘመን ሓደስቲ መሰኻኽር እምነትን ጀጋኑን እዩ ኢልና ክንጽውዖ ዘዕግበና ምስክርነት እዩ ክብሉ እውን ኣስመርሉ። ቅዱስ ኣቦና ከም ዘመልከትዎ ብዙሓት ካብቶም ብብልሽውና ስልጣን ወይ ብገበነኛታት ውድባት ከም ክርስቲያን መጠን ብስም ወንጌል ነቲ ዘይፍትሓዊ ተግባራቶም ስለ ዝተጻረርዎም ከም ዝተቐትሉ እውን ዘኪሮም። እቲ ምስክርነት እምነት ዝብል ኣምር ብድራኸ ናይቶም ገበነይናታት ብንጹር ናብ ተጻብኦ ናይ እምነት ክግለጽ ዘይከኣል እተሓላለኸ ታሪኻዊ ኩነታት ንምግላጽን ንምዝካርን ተባሂሉ እዩ ዝጥቀስ ዘሎ። በዛ ኣረኣእያ እዚ ቅዱስነቶም ከም ዝገለጽዎ ዕዮናይዚ ኣብ ዝቐረባ እዋን እተመስረተ ኮሚሽን
አብ ክንዲ አብ ድራኸ እቲ ስደትን መስጎግትን ኣብ ዝንባሌታት እቶም ግዳያት ዘተኰረ ታሪኻውን ትምህርታውን ባህሪ ኣለዎ ክብሉ እውን ተላበዎም። ብኻልእ ኣዘራርባ እቶም ግዳያት ወንጌላዊ መብጽዓኦም ንምፍጻም ንክርስቶስ እሙናት ከም ዝኾኑን ክሳብ ሞት ብምእዛዝ ከም ዝመስከሩን ኣብ ግምት ብምእታው ዕዮኦም ከካይዱ ከም ዘለዎም ተማሕጸንዎም። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ኣብዞም ናይ እምነት መሰኻኽር እዚኣቶም ነቲ ሰናይ ኣብ ምግባር ጽንዓትን ነቲ ዝለዓለ ውህበት ገዛ ርእስኻ ብፍቕሪ ናይ ምምላስ ብርታዐኦምን ካብቲ ብሰንኪ እከይ ተሓርደ ገንሸል ዝተረኽበ ዓወት ከም ዝተቐበልዎ ንጹር እዩ። እዚ ድማ ነቶም ብኣኡ ዝኣምኑ ዓሚቑ ሰላም ከምጽእ ዝኽእል ሓደ ርግጽነት ኣለዎ። ኣስዕ ባቢሎም እውን ቅዱስ ኣቦና ክርስትያናዊ ናብራ ብጅግንነት እዩ ዝግለጽ፣ ኣብ ክንዶስ ብሓይሊ ትሕትና ኣጽዋሩ ዘራግፍ እምበር ክገራጮ ኣይደልን እዩ በሉ። ቅዱስ ኣቦና ከም ዝገለጽዎ እዞም ናይ እምነት መሰኻኽር ሓደ ስነ ሓሳብ ኣይኮኑን ዘቕርቡ፣ የግዳስ ኣብ መዓልታዊ ናብራ እትነብር እምነት እዮም ዘርእዩ። ተኣማንነቶም ድማ ካብቲ ኣብ መንጎ ቃላትን ተግባራትን ዘሎ ስኒት ከም ዝምንጩ ብምግንዛብ መብዛሕትኡ ግዜ ናብ ዝለዓለ መስዋእቲ ዝበጽሕ ስኒት ከም ዘድሊ ኣስተውዒሎም እዮም ክብሉ እውን መስከሩሎም። ኣብቲ ዘይተገዳስነትን ሸለልትነትን ዝመልኦ ባህላዊ ሃዋህው እቲ ኣብ ጎረቤትና ዘሎ ቅድስና ከምኡውን ስቕ ዝበለ ጅግንነት ንዅሉ ሰብ እንተላይነቶም ኣዝዮም ዘይምትእምማን ዘለዎም ሰባት ከም ሓደ ብድሆ ኮይኑ ከጋጥሞም ዝኽእል ኣገዳሲ ዓይነት ምስክርነት እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን በዚ ስምዒት እዚ ቤተ ክርስቲያን ነዞም ብርሃን ጐይታ ንምንጽብራቕ ንደቂ ሰብ ከም መምርሒ ኮይኖም ዘገልግሉን መሰኻኽርን ዘለዋ ኣድናቖት ደጊሞም ገለጹ። ቅዱስ ኣቦና ቀጺሎም ናይ እምነት መሰኻኽር ህይወቶም ምእንቲ ፍትሕን ሓቅን ሰላምን ነጻነትን ብምውፋይ ብምሕረት ኣምላኽ ብምትእምማን ንእንጽበዮ ሓድሽ ሰማይን ሓዳስ ምድርን ንምምጻእ ውጽኢታዊ ኣበርክቶ ገይሮም እዮም በሉ። በዚ ምኽንያት እዚ ድማ ኲላትና ነዚ ናይ ተስፋ ዓውደ መጽናዕቲ ኣበርክቶ ክንገብር ተጸዊዕና ኢና ክብሉ እውን ጻውዒት ኣቕረቡ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ተሳተፍቲ እቲ ዓውደ ጉባኤ ስለቲ ክቡር ኣገልግሎቶም ኣመስጊኖም ሃዋርያዊ ቡራኬኦም ኣካፈልዎም። ንዝኽሪ መበል 6 ዓመት ናይቲ ዘሎናዮ ዘመን ዘርእስቱ ሰነድ ጉባኤ ቫቲካን ነቲ ኣብ መንጎ ካቶሊካውያን ምእመናንን ካልኦት ሃይማኖታትን ዘሎ ርክብ ሓድሽ ምዕራፍ ዝኸፈተ ኣመልኪቶም ሰለስተ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ሓደ ጉዕዞ ተስፋ ዘርእስቱ መዘኻኸሪ ሰነድ ኣሕቲመን። ነቲ ንጥሩፍነት ንምቅላስ ሃይማኖታዊ ናጽነት ንምሕላው ከምኡውን ኣብ ሕውነት እተመስረተ ሓባራዊ ናብራ ንምምጻእ ዝቐረበ ጻውዒት ድማ ዳግም ኣሐደሳኦ። ኣብቲ ግዜ እቲ እዚ ዘሎናዮ ዘመን ዝተሰምየ ሰነድ ኣብ መንጎ ካቶሊካውያንን ኣይሁዳውያንን ምስ ካልኦት ሃይማኖታት ዝኽተሉ ሰባትን ኣብ ዝነበረ ርክብ ሓደ ነጥበ መቐይሮ እዩ ዝነበረ። ድሕሪ ካልኣይ ውጋእ ዓለም ከዓ ሓደ መብራህቲ ተስፋ ኮይኑ እዩ ዝቐረበ። ሎሚ ድማ ድሕሪ 6 ዓመት ናይቲ ኣዋጅ እዚ ሰነድ እዚ ነታ ብውግእን ብዝዓነወ ስነ ኣከባብያዊ ተፈጥሮን እትልለ ዘላ ዓለምና ንዘለዋ ተስፋ እንደገና ንምሕዳስ ከም መወከሲ ነጥቢ ኮይኑ ይርከብ ኣሎ። ብተወሳኺ እውን ምክፍፋል ኣብ ልዕሊ ዘተን ዝርርባትን ኣብ ዝዓብልለሉ ሃይማኖታዊ ናጽነት ብቐጻሊ ኣብ ዝጠሓሰሉ ንስም ኣምላኽ ከዓ ንዓመፅን ግብረ ሽበራን ሕጋዊ ንምግባር ኣብ

ሕብሪ ቆርበት ማሕበራዊ ኩነታት ወይ ሃይማኖት ዝወርድ ዘሎ ዝኾነ ይኹን ኣድልዎ ወይ ስጉምቲ ንኣእምሮ ክርስቶስ ጓና ከም ምዃኑ መጠን ትኹንኖ እያ። እዚ ሰነድ እዚ ብሓደ ህጹፅ ኣገዳስነት ዘለዎ ሕቶ እዩ ዝጅምር። እቲ ናብ ኣድማሳዊ ሕውነት ዝቐርብ ጻውዒት፡ እቲ እናወስኸ ዝኸይድ ዘሎ ባህላውን ሃይማኖታውን ፍልልያትን ውግእን ዓመፅን፡ ከምኡውን እናዓበየ ዝኸይድ ዘሎ ዓለማዊ ኣተሓሳስባን ዝንባሌን ከም ዘለዎ ኣብ ዝፍለጥ ሕብረተሰብ ከመይ ጌርካዩ ብጭቡጥ መንገዲ ኣድማሳዊ ሕውነት ክንበር ዝከኣል ክብል ይሓትት። እቲ ዳርጋ 20 ገጻት ዘለዎ መዘኻኸሪ በቶም ኣሕሉቕ ናይ ዘን ላዕለዎት ኣባይቲ ጽሕፈት ቅዱስ መንበር ዝኾኑ ብፁዓን ካርዲናላት እተኸተመ እዩ። እቲ ኣብዚ ሰነድ እዚ ተገሊጹ ዘሎ ጉዕዞ ድማ በቲ ኣብቲ ግዜ እቲ ነቲ ኣብ ምዝዛም ጉባኤ ሸዋ እተረእየ ጽሬ ሰማውነት ዘሰዓቦ ዘሕዝን ሳዕቤን ምላሽ ዝህብ እዩ ብምባል መበቆል ናይዚ ሰነድ ዘሎናዮ ዘመን ብምምልካት እዩ ዝጅምር። እቲ ብዕለት 28 ጥቅምቲ 1965 እተሓትመ ሰነድ ካልኣይ ጉባኤ ቫቲካን ዓሚቕ ለውጢ እዩ ዝነበረ። ከመይሲ ቤተ ክርስቲያን ንመጀመርታ ግዜ ኣብ ካልኦት ሃይማኖታት ንዘሎ ሓቅን ቅዱስን ዝኾነ ይኹን ነገር ከም ዘይትነጽግ ብግልጺ ስለ ዝኣወጀትን ምእመናን ድማ ንስርዓታቶምን ሰረተ እምነቶምን ብኣኽብሮትን ኣድናቖትን ክርእይዎ ጻውዒት ኣቕረበት። እታ ዝወፀት መዘኻኸሪት ድማ ነቲ ኣብ ሰብኣዊ ክብሪ ዘርእስቱ ኣዋጅ ካልኣይ ጉባኤ ቫቲካን ዝተጠቕሰ ብምዝካር እውን ምስ ካልኦት ሃይማኖታት ኣኽብሮት ዝመልኦ ርክብ ንሃይማኖታዊ ነጻነት ካልኦት ኣኽብሮት እንተዘይህሉ ሓቀኛ ወይ ዘይከኣል ክኸውን ኣይክእልን እዩ ክትብል እውን ትጠቅስ። እቶም ክታሞም ዘንበሩ ኣሕሉቕ እውን ኣብተን ክርስቲያን ከም ውሕዳን ኮይኖም ዝርከቡለን ሃገራት እውን ምእመናን ሓደ ዓይነት ነጻነት ክወሃቦም ጻውዒት ኣቕሪቦም። ነቲ ሎሚ እውን ክርስቲያን ምእመናን ኣብ እተፈላለየ ክፍልታት ዓለም ብኢድ ጥሩፋት ሃይማኖታውያን ጉጅለታት ዘጋጥሞም ዘሎ ስደትን መስጎግትን ድማ የጉልሕ። ዝኾነ ይኹን ብሃይማኖታዊ ምኽንያት ዝፍጸም መስጎግቲ ወትሩ ንሰብኣዊ ክብሪ ዝጥሕስ እዩ። እዚ ኸኣ ብህጹጽ ሓባራዊ ምላሽ ክርከቦ ኣለዎ። እዚ ኸኣ ብመንፈስ ናይ ዘለናዮ ዘመን ዝተሰምየ ሰነድ ኣብ መንጎ ዅሉን ምስ ኵሉን ኣኽብሮትን ምይይጥን ሰላማዊ ሓባራውን ናብራ ዘተባብዕ እዩ። እዚ ሰነድ ካልኣይ ጉባኤ ቫቲካን ነቲ ኣብ መንጎ ክርስትያንን ኣይሁድን ዘሎ ፍልይ ዝበለ ርክብ ድማ ብዙሕ ኣቓልቦ ይህቦ። እዚ ድማ ካብቲ ኣብ ብሉይ ኪዳን ዘሎ ሓባራዊ መበቆል ጀሚሩ ክሳብ እቲ ጉባኤ ዘቕረቦ ሓባራዊ ምርድዳእን ምክብባርን ከምኡውን ሕውነታዊ ዘተን ክብል ዝሃቦ ምኽሪ ይዝርጋሕ። ብተወሳኺ መንገዲ እዚ ሓድሽ መዘኻኸሪ ጉዕዞ ተስፋ እተሰሚየ እውን ብዛዕባ እቲ ኣምላኽ ምስ ህዝቢ ኣይሁድ ዝኣተዎ ኪዳን ዘይቅየር እዩ። እዚ ድማ ንቤተ ክርስቲያን ብቐጻሊ ሓደ ብድሆ የምጽኣላ እዩ ይብል። ከምዚ ኽበሃል እንከሎ ግን እቲ ምስ ህዝቢ ኣይሁድ እተኣትወ ኺዳን ምስ ክርስትያናዊ መንገዲ ድሕነት ዝመሳሰል እዩ ማለት ግን ኣይኮነን። ከመይሲ ቤተ ክርስቲያን ክርስቶስ በይኑዩ ተበጃዊኣ ድማ ይብሉ። ይኹን እምበር እዚ ዘይልወጥ ኪዳን እዚ ስነ መለኮታዊ ትርጉም ግን ኣለዎ። ስለዚ ብዘይንሓድሕድና ክንነብር ኣይንኽእልን ኢና። ምስ ህዝቢ ኣይሁድ ብምሕባር ኣንጻር ጸረ ሴማውነት ንዝግበር ሓባራዊ ቃልሲ እውን የጠቓልል። ሰነድ ዘለናዮ ዘመን ነቲ ብምኽንያት ጸረ ኣይሁድ ዝወርድ ጽልእን መስጎግትን ኣብ ዝኾነ ይኹን ግዜን ብዝኾነ ይኹን ሰብን እንተላይ ኣብ ውሽጢ ቤተ ክርስቲያን እውን እንተኾነ ንዅሉ ይኹንን። ነቲ ኣርእስተ ሊቃነ ጳጳሳት ብፍላይ ከዓ ብዛዕባ ጃምላዊ ቅትለት ዝገልጽ ኩነኔታት ንዘቕረብዎ ሓሳባት እውን የዘኻኽር። እቲ ሰነድ ከም ዝገልጾ እቲ ኣብ ማእከላይ ምብራቕ እተላዕለ ግጭታት ኣብ መንጎ ኣይሁድን ክርስትያንን ኣብ ዝግበር ዘተን ዝርርባትን ኣሰር ሓዲጉ እዩ። ንብዙሓት መትረባት መራኸቢ ብዙሓን እውን ማዕቀብ ገይሩሉ እዩ። ብዛዕባ እቲ ተፈጸመ ፍጻሜታት ብእተፈላለየ ትርጉማቱ ድማ ይፍተኑ ኣለዉ። እዚ ትንተናታት እዚ ኸኣ መብዛሕትኡ ግዜ ኣብ ውሽጢ ሃይማኖታውያን ማሕበረሰባት እውን ከይተረፈ ብሓደ ድምፂ ዘይሰማማዕ ትርጉማት ኣለዎ በሉ። እዚ ንልዕሊ 6 ዓመት ዝጸንሐ ሓባራዊ ጻዕሪ ጽኑዕ ኮይኑ ጸኒሑሎ። ሓባራዊ ፍልጠትን ኣኽብሮትን ብዝያዳ ክዕቀብን ክምዕብልን ድማ ተማሕጺኖም። እቲ ሰነድ ከም ዝገልጾ እዚ ሓባራዊ ዕዮ እዚ ምስ እስልምናን ምስ ካልኦት ሃይማኖታትን እንተላይ ምስ ሂንዱ፣ ቡድሂዝም፣ ጃይኒዝም፣ ሲኪዝም፣ ሽንቶይዝም፣ ታዎይዝም፣ ኮንፊሽየስ፣ ዞራኣስትሪዝምን ከምኡውን ምስ ካልኦት ባህላውያን ሃይማኖታት ኣፍሪቃ ኣብ ዝግበር ዝርርባት እውን ንጹር ፍረ ዘፍረየ ምዃኑ ኣጉልሑ። ኣብ መንጎ መራሕቲ ሃይማኖት ነባር ዕርክነት ተመስሪቱ ሓባራዊ ትምህርታውን

0: ማሕበራውን ውጥናት ተጀሚሩ ንሰብዓዊ ዕንወት ብዝምልከት ብዛዕባ ውግኣት ወይ ኣከባብያዊ ቅልውላው ምላሽ ንምሃብ ድማ ሓባራዊ ኣዋጃት ተሓቲሙ እዩ። ኣብዚ መዳይ እዚ ኣብ መንጎ ክኢላታት ዝግበር ስነ መለኮታዊ ምይይጥን ኣብ መንጎ ሃይማኖታት ዝግበር ገዳማዊ ዝርርባትን ድማ መሰረታዊ እዩ ዝነበረ። ኣብ ተፈላለየ ሃይማኖታት ኣብ ዘለዎን ጎረባብቲ ዝርከቡ ካህናትን ኣባላት ማሕበራት ሰቡፍ ህይወትን ምእመናንን ብህድኣትን ብምስትውዓልን ዝካየድ ህያው ተመክሮ እውን ተረኺቡ እዩ። ብሰላም ምንባርን ከም ጎረባብቲ መጠኒ ሓድሕዶም ናይ ምትሕብባርን ቀሊል ሓቂ ድሮ ሓደ ዓይነት ምስክርነት ኮይኑ እዩ። እዚ ኩሉ ዓወታት ሓደሓደ ግዜ ደቂቕ ዘይረአ ግን ከዓ ፍረ ዘለዎ ኮይኑ ነቲ ሰነድ ዘለናዮ ዘመን ዘቕርቦ ምስክርነት ፍቕሪ ኣምላኽ ኮይኑ ምስ ኩሉ ሰብ ብምዝርራብ ኣብ ዓለም ምንባር ዝብል ምስትውዓል ዘንጸባርቕ እዩ። ምስክርነት ፍቕሪ ኣምላኽ ኮይንኩም ኣብ ዓለም ምስ ኩላቶም ብምክብባር ንበሩ ይብል። ሰለስቲየን እዘን ላዕለዎት ኣባይቲ ጽሕፈት ቅዱስ መንበር ብዛዕባ እስላሞፎብያ ተሪር ተቃውሞ የቕርቡ። በቲ ሓደ ሸነኽ ነቲ ኣብ መንጎ ጥሩፍነትን ዓመፅን ዘሎ፣ በቲ ኻልእ ሸነኽ ከዓ ንእስላማዊ ናብራ ካልኦት ሰዓብቲ እምነት ምስልምና ምስተን ዝቕበላዎም ሃገራት ዝሓብሩን ኣበርክቶ ዝገብሩን ምስ ሰላማዊ ናብራ ዘሎ ፍልልይ ብንጹር ፈሊኻ ካብ ምርኣይ ክንጐድል የብልናን ክብሉ ኣበርቲዖም ይነቕፍዎ። ነቶም ብመንፈስ ተቐባልነት ዝዓብዩን ከምኡውን ንተኸተልቲ ሃይማኖት እስልምና ዝያዳ ፍልጠትን ኣኽብሮትን ዝህቡ ክርስትያናዊ ማሕበረሰባት እውን ከነመስግኖም ኣለና ይብሉ። እዚ ሰነድ ካልኣይ ጉባኤ ቫቲካን ንትምህርትታት ኣርእስተ ሊቃነ ጳጳሳት ካብ ቅዱስ ጳውሎስ ሻድሻይ ክሳብ ልዮን መበል 14 ዳግም ብምስትንታን ኣብ ኣገዳስነት ዝርርባት ኣብ ናይዚ ዘመን ታሪኽ እዩ ዘተኩር። እቲ ንድኻታት ምቕባል ወይ ምንጻቅ ቅኑዕ ዓንፈት የስዕብ እንተኣልዩ ንምርዳእ ከም ኣድማሳዊ መለክዒ ናይ መመያ ጌርካዩ ዝቐርብ ይብል። እቲ ሰነድ ድማ ስዒቡ ንድኻታት ብሶላይሉ ብምጽዋዕ ንተኣፈፍቲ ወገናት ጭቡጥ ሓልዮትን ምልኣት ነፍሲ ወከፍ ፖለቲካዊ፣ ቁጠባዊ፣ ማሕበራዊ፣ ስነ ትምህርታዊ፣ ሃይማኖታዊ ወይ ባህላዊ ውጥናት ንምግምጋም ኣገዳሲ ስጉምቲ እዩ ይብል። እቲ ሰነድ ቀጺሉ ሎሚ ኣብ ዙርያ ዘተን ዝርርባትን ዘሎ ጸገማት የጉልሕ። ገለገለ ሰባት ሰረተ እምነታዊ ተዛማድነት ወይ ሃይማኖታዊ መንነት ኣብ ዋጋ ዕዳጋ ከየእቱ የፍርሆም። ታሪኻዊ ግጭት ዝመልአ ወይ ናይ ዝሓለፈ ቁስሊ ምዝካር ድማ ንሓድሕዶም ኣብ ምትእምማን የጸግሞም እዩ። መሰረት ዘተን ዝርርባትን ንባዕሉ በቲ እናወሰኸ ዝኸይድ ዘሎ ጥሩፍነት፣ ቀጻልነት ጽልኢ፣ ፖለቲካዊ ዓብላልነት ናይ ሃይማኖታዊ ምትእስሳራት ከምኡውን ብስም ኣምላኽ ዝፍጸም ዓመፅ እዚ ዅሉ የዳኽሞ እዩ ዘሎ። ኣብ ዓለማዊ ዝኾነ ሕብረተሰብ ድማ ሃይማኖታዊ ትምህርትታት ከም ናይ ልቢ ወለዳዊ ታሪኽ ወይ ግላዊ ርእይቶ ወይ ከም ዘይርድኡ ኣተሓሳስባ ብምውሳድ የገልሎ ወይ ከዓ ከም መሳርሒ ብምጥቃም የጋድዶ ኣሎ። ስለዚ እቲ ጉዕዞ ኣድካሚ ከምኡውን ትሕትናን ትብዓትን ምስትውዓልን ዝሓትት እዩ። እቲ ሰነድ ከም ዝገለጾ ዘተን ዝርርባትን እስትራቴጂ ወይ ምንነትካ ምኽሓድ ዘይኮነስ ሓቀኛ ወንጌላዊ መንገዲ እዩ ይብል። እወ ብዛዕባ ሃይማኖታውን ባህላውን መንነትካ ብንጹር ብምርዳእ ከምኡውን ንኻልእ ሓቅታት ክፉት ምዃን እውን ዝሓትት እዩ። ኣኽብሮት ከምኡውን ኣድናቖት ነቲ ንነዊሕ እዋን ሰፊኑ ዝነበረ ናይ ምግላልን ንዕቀትን ወይ እውን ናይ ዘይተገዳስነት ባህርያት ንምስዓር ኣድላይ መሰረት እዩ። ነቶም ብመልክዕ ኣምላኽ እተፈጥሩ ሰባት ብሕውነታዊ ባህሪ ንምቕራብ እንተኣበና ንኣምላኽ ከም ኣቦኹሉ ክንጽውዖ ኣይንኽእልን ኢና በሉ። እቶም ሎሚ ምክፍፋል ዘላዓሉን ግጭት ዘስዕቡን እተፈላለዩ ትውፊታት ዘለዎም ምእመናን ብግሉጽነትን ብተስፋን ብሰላማዊ ሓባራዊ ናብራን ዘድሊ ኩነታት ኩሉ ሃሰስ ክብሉ ተጸዊዖም ኣለዉ። ነዚ ሸቶ እዚ ንምውቃዕ ግሉጽን ሕያውን ተባዕን ኣረኣእያ ምእንቲ ክህልወና ነቲ ናይ ዕጹውነትን ጽልእን ወይ እውን ናይ ዓብላልነት ዘይርትዓውያ ተሓሳስባ ሓዲግና ክንከይድ ኣሎና። እዚ ሓድሽ ሰነድ ንዅሎም ደቂ ሰባት ብዝቐረበ ጻውዒት ይዛዝም። ሓነጽቲ ድልድላት እምበር ሓነጽቲ መካበብያታት ኣይትኹኑ። ሰብ ጥበብ ንሰላምን ሕውነትን ንኻልኦት ብበበይኑ ዝዓይነቱ ሓይልዮት ሓንጎፋኢልና ንቕበልን ከምኡውን ዝያዳ ፍትሓውን ሰብኣውን ሕብረተሰብ ኣብ ምህናጽ እንተሓባበርን ንኹን ክብሉ ይዛዝሙ። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ብፁዓን ካርዲናላት ቪክቶር ኣማንኤል ፈርናንደስ፣ ኩርት ኮኽ ከምኡውን ጆርጅ ኩዋካ ላዕለዎት ኣሕሉቕ ናይተን ብዛዕባ ጉዳያት ዓንቀጽ እምነትን ብዛዕባ ጉዳያት ክርስትያናዊ ሓድነትን ከምኡውን ብዛዕባ ጉዳያት ምስ ካልኦት ሃይማኖታት ዝግበር ዘተን ዝሓልያ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ብዛዕባ እቲ ጉዕዞ ተስፋ 6 ዓመት ናይ ምትሕብባር ሃይማኖታትን ዘተን ሕውነትን ብብርሃን ናይ ጉባኤያዊ ኣዋጅ ዘለናዮ ዘመን ዘርእስቱ ሓድሽ ሰነድ ኣመልኪቶም ሓሳባቶም ከም ዘካፈሉ ዜና ቫቲካን ይሕብር። ምስክርነት ሕውነታዊ ፍቕሪ ከምኡውን ምስ ሰዓብቲ ካልኦት ሃይማኖታዊ ትውፊታት ንዝግበር ዘተ ዝቐረበ ጻውዒት እዩ። እዚ ድማ መሰረት ዘተን ዝርርብን ብጥሩፍነትን ዓመፅን ምግላልን ኣብ ዝተዳኸመሉ ዘሎ እዋን ዝቐርብ ዘሎ ምሕፅንታ እዩ። እዚ ከምዚ ኢሉ እንከሎ ንድኻታት ንምሕጋዝን ንምትሕብባርን ሕውነት ንምህናፅን ብሓባር ክንዓይ ድማ ጻውዒት የቕርበልና ኣሎ። በዚ ከምዚ ከዓ እዩ እምበኣር እዚ ሓድሽ ጉዕዞ ተስፋ 6 ዓመት ናይ ምትሕብባር ሃይማኖታትን ዘተን ሕውነትን ብብርሃን ጉባኤያዊ ኣዋጅ ዘሎናዮ ዘመን ዘርእስቱ መዘኻኸሪ ኣመልኪቶም እቶም ነዚ መዘኻኸሪ ዝኸተሙ ብፁዓን ካርዲናላት ንመራኸቢ ብዙሓን ሃገረ ቫቲካን መግለፂ ኣካፊሎም። ኣብታ ዘሓዳስ ሰነድ እተሓትመትላ መዓልቲ ትማሌ ረቡዕ ዕለት 16 መስከረም እዞም ካርዲናላት ነቲ ቐንዲ ነጥብታት ናይታ ሰነድ ኣመልኪቶም ሰፊሕ መግለጺ ኣቕሪቦም። እዚ ኸዓ ነቲ ኣበው ካልኣይ ጉባኤ ቫቲካን ብዛዕባታ ምስ ኩሉ ሰብ እትራኸብን እትዛረብን ቤተ ክርስቲያን ዘለዎ ኣረኣእያ ደጊሞም የረጋግጹ። ብፁዕ ካርዲናል ፈርናንደስ ኣብ ዘካፈልዎ ሓሳባት ከም ዝገለጽዎ ሎሚ እውን እንተኾነ ዘስካሕክሕ ውልቃውነትን ተመሳሳሊ ጐዳይ ዓይነት ርእሰ ኣምልኾን ኣስፋሕፊሑሎ። እዚ ኸዓ ንዅሎም ደቂ ሰባት ብእተወሰነ ደረጃ ናብ ገዛ ርእሶም ከም ዝዕጸውን ካልኦት ከም ዘየለዉ ገይሮም ከም ዝሓስቡን ገይርዎም ኣሎ በሉ። ቤተ ክርስቲያን ግን ነዚ ኣንፈት እዚ ብምቅዋም ምስ ካልኦት ሃይማኖታውያን ትውፊታት ደው ብምባል ንተፈጥሮኣዊ ባህጊ ናይ ዘተን ዝርርባትን ምትሕብባርን ተጕልሕላ። ልዕሊ ዅሉ ድማ ኵለን ሃይማኖታት ንሰላም ደኣ እምበር ንውግእ ኣይኮናን ዘለዋ ብምባል ኣስመሩሉ። ብፁዕ ካርዲናል ኩርት ኮኽ ብፍላይ ኣብቲ ኣብ መንጎ ኣይሁድን ክርስትያንን ዘሎ ርክብ ብምትኳር ምስ ህዝበ ክርስትያን ዘለዎም ርክብን ነቶም ኣብ ቃዛ ዝሳቐዩ ዘለዉ ምስ ዘሎና ስነ ምግባራዊ ግዴታታትን ዝለዓል ዝሕዝን ውጥረትን ኣመልኪቶም ኣስተንተኑ። ብዛዕባ እዚ ሓድሽ ኩነታት እዚ ምስ ንሓድሕድና ብቕንዕና ክንዘራረብ ኣለና ድማ በሉ። ብፁዕ ካርዲናል ኩርት ኮኽ ወሲኾም ወደ መዝሙር ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ሓደ እዋን ከዓ ጸረ ሴማዊ ምዃን ኣይከኣልን እዩ ብምባል ኣትሪሮም ተዛረቡ። ነቲ ቅድስቲ መንበር ኣብ ማእከላይ ምብራቕ ሰላም ከስፍን ዝኽእል ናይ ክልተ ሃገራት ምፍጣር ጥራይ እዩ ዘድሊ ብዝብል እምነት ዘለዋ መርገጽ ድማ ደጊሞም ኣረጋገጹ። ብፁዕ ካርዲናል ኩዋካ ብግዲኦም ነቲ ሓባራዊ ኣዋጃት ዘፍረየ ዓበይቲ ሃይማኖታዊ ርክባት ጥራይ ዘይኮነስ ኣብ ክንዲ ስደተይናታትን ዕቑባ ዝሓቱ ሰባትን ግዳያት ግጭታትን ከምኡውን ብሰንኪ ሃይማኖታዊ ኣድልዮ ንዝሳቐዩ ዘለዉ ሰባትን ጭቡጥ ጻውዒትን ምትሕብባርን እውን ከም ዘፍረየ ይዝክሩ። እዚ ድማ ምልክት ፈርያምነት ናይቲ እተገለለ ጽሑፍ ዘይኮነስ ናይ ትካላውን ስነ መለኮታውን ዘርኢ ኣድሪ እዩ። እዚ ድማ ንዘተን ዝርርባትን መሰረታዊ መዳይ ናይ ወንጌላዊ ተልእኾ ከም ምዃኑ እዩ ዘመልክት ክብሉ ገለጹ። ካርዲናል ኩዋካ ከም ዘመልከትዎ እቲ ዝመርሕዎ ዘለዉ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ሕውነት ኣብ ወረቐት ከም ዘይተርፍ የግዳስ ኣብ ኣከባብያውያን ኣብያተ ክርስትያናትን ኣብያተ ትምህርትን ስድራ ቤታትን ህያው ኣስተምህሮት ከም ዝኸውን ንምርግጋጽ ይዓይ ከም ዘለውን ኣመልከቱ። ዋና ጸሓፊ ቅድስቲ መንበር ብፁዕ ካርዲናል ፔትሮ ፓሮሊን ካብ ጋዜጠኛታት ንዝቐረበሎም ሕቶታት ብዛዕባ መምርሒታት ሰብ ዝሰርሖ ኣስተውዕሎትን ከምኡውን ብዛዕባ እቲ ኣብ ዩክሬይን ዘሎ ግጭትን ንምምላስ መግለጺ ኣካፊሎም። ዋና ጸሓፊ ቅድስቲ መንበር ብፁዕ ካርዲናል ፔትሮ ፓሮሊን ትማሌ ዕለት 16 መስከረም ድሕሪ ቐትሪ ኣብ ፓርላማ ኢጣልያ እምነትን ኣመክንዮትን ኣብ መዋእል ሰብ ዝሰርሖ ኣስተውዕሎት ብዝብል ኣርእስቲ ኣብ እተኻየደ ዋዕላ ኣብ ዘካፈልዎ ሓሳባት ደው ኢልና ብዛዕባ እቲ ሰብ ዝሰርሖ ኣስተውዕሎትን ኣጠቓቕምኡን እንታይ ሳዕቤን ክህልዎ ከም ዝኽእል ብሓቂ ነስተንትነሉ ክብሉ ጻውዒት ኣቕረቡ። ብፁዕነቶም ኣስዒቦም ነቲ ጋዜጠኛታት ዘቕረብሎም ሕቱታት እውን ሰፊሕ መግለጺ ኣካፊሎም። በዚ ከምዚ ድማ በቲ ኣብ ዝቐረባ ግዜ ዓበይቲ ቴክኖሎጂን ኩባንያታት ምዕባልን ዘቕርባዎ ናይ ሰብ ዝሰርሖ ኣስተውዕሎት መምርሒታትን ጻውዒትን ብምስትንታን እዮም ዝጀመርዎ። ነዚ ዓይነት ግምት ዝድርኾ ስነ ምግባራዊ ኣተሓሳስባ ክኸውን ተስፋ ንገብር ድማ በሉ። ብፁዕ ካርዲናል ፓሮሊን ነቲ ርእሰ ብሔር ሃገረ ኢጣልያ ሰርጆ ማታሬላ ኣብ ዝቐረበ እዋን ንሓደስቲ ቴክኖሎጂ ኣብ ምምሕዳር ሃገራትን ልዕሊ ሃገራትን ሓላፍነት ክወሃቦም ዘቕረብዎ ፃውዒት ድማ ኣመጐስዎ። እዚ ናይ ኩሉ ሰብ ተሳትፎ ዝሓትት ዓለም ለኻዊ ተርእዮ ምዃኑ እውን ገለጹ። እቲ ዘሕዝነኒ ነገር ይብሉ ካርዲናል ፓሮሊን ብተናጸል ክኸዳ ዝደልያ ሃገራት ምህላወን እዩ በሉ። ኣብ ክንድኡስ ነዚ ተርእዮ እዚ ብሓቂ ክቈጻጸሮ ዝኽእል ገለ ሓባራዊ ሕግታት ኣብ ምውፃእ ኩሉ ሰብ ክሳተፍ ኣለዎ ዝብል ሓሳብ ከም ምዃኑ ድማ ኣመልከቱ። ካርዲናል ፓሮሊን ቀጺሎም ብዛዕባ ብሕታዊ ኣጠቓቕማ ናይ ሰብ ዝሰርሖ ኣስተውዕሎት ምስተሓቱ ኣብዚ ግዜ እዚ ሰብ ዝሰርሖ ኣስተውዕሎት ንገዛእ ርእሱ ይገድድ ኣሎ። ከመይሲ ኮምፒተርካ ኸፊትካ ገለ ነገር ከተንብብ ከለኻ ድሮ ጽማቕ ሓሳባት ይህበካ በሉ። እዞም ዋና ጸሓፊ ቅድስቲ መንበር ኣስዒቦም ብዛዕባ እቲ ኣብ ዩክሬይን ዝቕጽል ዘሎ ኩነታትን ዲፕሎማሲ ቅድስቲ መንበርን ኣብቲ እናገደደ ዝኸይድን ናብ ዶባት ሕብረት ኤውሮጳ እናቐረበ ዝኸይድ ዘሎ ግጭት ዘለዋ ግደን ንዝቐረበሎም ሕቶታት መልሲ ኣካፈሉ። እቲ ውፅኢት ኣዝዩ ውሱን እዩ፣ እንተኾነ ግን ኣብ መንገዲ ሰብኣዊ ዲፕሎማሲ ኢና እንቕጽል ዘለና ብምባል ኣፍልጦ ሃብሉ። ዲፕሎማሲ ቅድስቲ መንበር ናይ ምዝራእ ዲፕሎማሲ እዩ፣ ምህርቲ ድማ ኣየፍርን እዩ ዘሎ። ስለዚ ምዝራእ ብምቕጻል ሓደ መዓልቲ ኣምላኽ ምስ ፈቐደ ንሕና እውን ክንዓጽድ ተስፋ ገብር ክብሉ ገለጹ። ካርዲናል ፓሮሊን ቀጺሎም ኣቦ መንበር ቤት ምኽሪ ብፁዓን ጳጳሳት ኢጣልያ ብፁዕ ካርዲናል ማቴዎ ጹፒ ነቲ ኣብ ዝሓለፈ ሓጋይ ኣብ ሃገረ ዩክሬይን ዝጀመርዎ ተልእኾ ሰላም ንምቕጻል መዓስ ናብ ሩስያ ከም ዝኸዱ ዝርዝር ሓበሬታ ከም ዘይረኸቡ ኣመልከቱ። ይኹን እምበር ቅድስቲ መንበር እዚ ማዕጾ ክኽፈት ተስፋ ብምግባር ሰብኣዊ ጻዕርታት ከም እትቕጽል ደጊሞም ኣረጋገጹ። ኣብዚ መዳይ እዚ ሞስኮ ተገሊላ ክትተርፍ ከም ዘይብላን ደቂ ሰባት ንሓድሕዶም ክዘራረብሉ ዝኽእሉ መትረብ ምቋምን ኣድላይ ምዃኑን ንሓድሕዶም ብምዝርራብ ጥራይ መፍትሒ ክርከብ ዝከኣል ከም ምዃኑ እውን ገለጹ። ብፁዕነቶም ኣብ መደምደምታ እዚ ንቕድሚት ዝወስድ መንገዲ እዩ ኢለ የ ዝኣምን። እቲ ኣብ ዲፕሎማሲ ብዙሕ ግዜ ንዛረበሉ ረብሓ ዘለዎ ፍትሒ ማለት ንኽልቲኦም ወገናት ብሓቂ ረብሓ ዘምጽእ ፍትሒ እዩ። ናብዚ ኣንፈት እዚ እንተሰጒምና ምናልባት እቲ ሓደ ወገን ነቲ ኻልኣይ ክዕብልሎ ወይ ከዓ እቲ ሓደ ወገን ነቲ ኻልእ ከጥፍኦ ኣይደልን እዩ ኢለ ዝኣምን ክብሉ ሓሳባቶም ደምደሙ።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 17 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳተፍቲ ናይቲ ብዛዕባ ጉዳያት ኣዋጅ ቅድስና ዝሓሊ ላዕለዋይ ቤት ፅሕፈት ቅድስቲ መንበር እተወደበ ዓውደ ጉባኤ ተቐቢሎም ዝለገሱሎም ቃለ ምዕዳን ኣብ ዝኽሪ መበል 6 ዓመት ናይ ጉባኤያዊ ኣዋጅ ዘለናዮ ዘመን ብዝምልከት ብ3 ላዕለዎት ኣባይቲ ፅሕፈት ቅድስቲ መንበር ዝወፀ መዘኻኸሪ ሰነድ 3 ኣሕሉቕ ላዕለዎት ኣባይቲ ፅሕፈት ቅድስቲ መንበር ብዛዕባ እቲ ጉዕዞ ተስፋ ተሰሚየ ሓድሽ መዘኻኸሪ ዝወፀ ሰነድ ብምምልካት ምስ መራኸበ ብዙሓን ሃገረ ቫቲካን ዘካየድዎ ቃለ ምሕትት ብፁእ ካርዲናል ፓሮሊን ዋና ፀሓፊ ቅድስቲ መንበር ብዛዕባ ሰብ ዝሰርሖ ኣስተውዕሎትን ኩነታት ሃገረ ዩክሬይንን ኣመልኪቶም ንጋዜጠናታት ዝሃብዎ መግለፂ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 17 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብፃሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳተፍቲ ናይቲ መበል 20 ክፍለ ዘመን ሓድሽ መዋእል ሰማዕታት ዘርእስቱ ዓውደ ጉባኤ ተቐቢሎም ኣብ ዘካፈልዎ ቃለ ምዕዳን ሰማዕታት ኣብ ጸልማት ስስዐን ጭቆናን ብርሃን ዘንጸባርቑ ከዋኽብቲ እዮም ቢሎም ብምጽዋዕ ንቤተ ክርስቲያን ንብርሃን ክርስቶስ ጐይታ ምሉእ ብምሉእ ንኸተንጸባርቕ ይሕግዝዋ ክብሉ እውን ብሞሳ ዘከርዎም ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ረቡዕ ንግሆ ነቶም ኣብቲ ብናይ ቅድስቲ መንበር ብዛዕባ ጉዳያት ኣዋጅ ቅድስና ዝሓሊ ላዕለዋይ ቤት ፅሕፈት ብኮሚሽን ሓደስቲ ሰማዕታትን ናይ እምነት መሰኻኽርን እተወደበ መበል 21 ክፍለ ዘመን ሓድሽ መዋእል ሰማዕታት ዘርስቱ ዓውደ ጉባኤ ዝተሳተፉ ተቐቢሎም ኣብ ዝለገስሎም ቃለ ምዕዳን ነዞም ኣሕዋትና ንሓትናን ኣብ ጸልማት ስስዐን ጭቆናን ከም ዘንጸባርቑ ከዋኽብቲ ነድንቖም ኢና ንቤተ ክርስቲያን ድማ ንብርሃን ክርስቶስ ጐይታና ምሉእ ብምሉእ ምእንቲ ከተንጸባርቕ ይሕግዝዋ እዮም። በዚ ኸምዚ ድማ ኣብዚ ዘመን እዚ ንደቂ ሰባት ናብቲ ናብ ስልጣነ ፍቕሪ ዝመርሕ መንገዲ ንኽተመልክት ይሕግዙ ኽብሉ ኣመልከቱሎም። እቲ ዓውደ ጉባኤ ዝሓለፈ ሰሉስ ኣብ ከተማ ሮማ ኣብ ዝርከብ ጳጳሳዊ ተቕዋም ስነ ኣበው ኣጉስቲንያኑም ተኻይዱ። ኣብ እተፈላለየ ጂኦግራፊያዊ ከባቢታትን ኣብዚ ግዜ ናብ ዝርከብ እተፈላለየ ዓይነት ክርስትያናዊ ምስክርነትን ብምትኳር ምስክርነትን ኣስተምህሮታትን ብምክያድ ብዛዕባ ዘመናዊ ሰማዕትነት ንምስትንታንን ንምጽናዕን ኣጋጣሚ ኸፊቱ ይርከብ። ርእሰ ሊቃነ ጳጳሳት ነቶም ተሳተፍቲ ናይቲ ዓውደ ጉባኤ ሓንጎፋ ኢሎም ብምቕባል እዚ ስያሜ ናይዚ ኮሚሽን ድማ ካብቶም ኣብዚ እዋን እዚ ንኣዋጅ ብጽናን ቅድስናን ብወግዒ እተመዝገቡ ሰማዕታትን ካብቶም ብወግዒ ኣብ መዝገብ ብፁዓንን ቅዱሳንን እተመዝገቡን እተፈልየ ዝሰፍሐ ምድብ ንምሕባር ከም ዝዓለመ ሓበሩ። እዚ ብበዓል ጥዑም ዝኽሪ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ 2023 ዓመተ ምህረት ዝቖመ ኮሚሽን ኣብነታዊ ምስክርነታት ናይቶም ሂወቶም ምእንቲ ክርስቶስ ብሰማዕትነት ዝወፈዩ ሰባት ካብ ቀኖናዊ መስርሕ ኣዋጅ ብጽናን ቅድስናን ብእተፈልየ ኣገባብ ናይ ምእካብ ሓላፍነት ከም ዘለዎ ደጊሞም ገለጹ። እዚኣቶም ኣብ እተፈላለየ ጂኦግራፊያውን ታሪኻውን ፖለቲካውን ሃዋህው ሂወቶም ምእንቲ ወንጌል ዘወፈዩ ኣሕዋትን ኣሓትን እዮም ክብሉ እውን መስከሩ። ቅዱስ ኣቦና ኣስዕባ ቢሎም ምስክርነቶም እዚ ዘመንና ብባህጊ ስልጣን ደረት ዘይብሉ ሓይልን ብዘየቋርጽ ምዕባለ ኣጽዋርን ዝተዓብለለ ምዃኑን ከምኡውን ዘመን ሓደስቲ መሰኻኽር እምነትን ጀጋኑን እዩ ኢልና ክንጽውዖ ዘዕግበና ምስክርነት እዩ ክብሉ እውን ኣስመርሉ። ቅዱስ ኣቦና ከም ዘመልከትዎ ብዙሓት ካብቶም ብብልሽውና ስልጣን ወይ ብገበነኛታት ውድባት ከም ክርስቲያን መጠን ብስም ወንጌል ነቲ ዘይፍትሓዊ ተግባራቶም ስለ ዝተጻረርዎም ከም ዝተቐትሉ እውን ዘኪሮም። እቲ ምስክርነት እምነት ዝብል ኣምር ብድራኸ ናይቶም ገበነኛታት ብንጹር ናብ ተጻብኦ ናይ እምነት ክግለጽ ዘይከኣል እተሓላለኸ ታሪኻዊ ኩነታት ንምግላጽን ንምዝካርን ተባሂሉ እዩ ዝጥቀስ ዘሎ። በዛ ኣረኣያ እዚ ቅዱስነቶም ከም ዝገለጽዎ ዕዮናይዚ ኣብ ዝቐረባ እዋን እተመስረተ ኮሚሽን ኣብ ክንዲ ኣብ ድራኸ እቲ ስደትን መስጎግትን ኣብ ዝንባሌታት እቶም ግዳያት ዘተኰረ ታሪኻውን ትምህርታውን ባህሪ ኣለዎ ክብሉ እውን ተላበዎም። ብኻልእ ኣዘራርባ እቶም ግዳያት ወንጌላዊ መብጽዓኦም ንምፍጻም ንክርስቶስ እሙናት ከም ዝኾኑን ክሳብ ሞት ብምእዛዝ ከም ዝመስከሩን ኣብ ግምት ብምእታው ዕዮኦም ከካይዱ ከም ዘለዎም ተማሕጸንዎም። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ኣብዞም ናይ እምነት መሰኻኽር እዚኣቶም ነቲ ሰናይ ኣብ ምግባር ጽንዓትን ነቲ ዝለዓለ ውህበት ገዛ ርእስኻ ብፍቕሪ ናይ ምምላስ ብርታዐኦምን ካብቲ ብሰንኪ እከይ ተሓርደ ገንሸል ዝተረኽበ ዓወት ከም ዝተቐበልዎ ንጹር እዩ። እዚ ድማ ነቶም ብኣኡ ዝኣምኑ ዓሚቑ ሰላም ከምጽእ ዝኽእል ሓደ ርግጽነት ኣለዎ። ኣስዕብ ኣቢሎም እውን ቅዱስ ኣቦና ክርስትያናዊ ናብራ ብጅግንነት እዩ ዝግለጽ፣ ኣብ ክንዶስ ብሓይሊ ትሕትና ኣጽዋሩ ዘራግፍ እምበር ክገራጮ ኣይደልን እዩ በሉ። ቅዱስ ኣቦና ከም ዝገለጽዎ እዞም ናይ እምነት መሰኻኽር ሓደ ስነ ሓሳብ ኣይኮኑን ዘቕርቡ፣ የግዳስ ኣብ መዓልታዊ ናብራ እትነብር እምነት እዮም ዘርእዩ። ተኣማንነቶም ድማ ካብቲ ኣብ መንጎ ቃላትን ተግባራትን ዘሎ ስኒት ከም ዝምንጩ ብምግንዛብ መብዛሕትኡ ግዜ ናብ ዝለዓለ መስዋእቲ ዝበጽሕ ስኒት ከም ዘድሊ ኣስተውዒሎም እዮም ክብሉ እውን መስከሩሎም። ኣብቲ ዘይተገዳስነትን ሸለልትነትን ዝመልኦ ባህላዊ ሃዋህው እቲ ኣብ ጎረቤትና ዘሎ ቅድስና ከምኡውን ስቕ ዝበለ ጅግንነት ንዂሉ ሰብ እንተላይነቶም ኣዝዮም ዘይምትእምማን ዘለዎም ሰባት ከም ሓደ ብድሆ ኮይኑ ኸጋጥሞም ዝኽእል ኣገዳሲ ዓይነት ምስክርነት እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን በዚ ስምዒት እዚ ቤተ ክርስቲያን ነዞም ብርሃን ጐይታ ንምንጽብራቕ ንደቂ ሰብ ከም መምርሒ ኮይኖም ዘገልግሉን መሰኻኽርን ዘለዋ ኣድናቖት ደጊሞም ገለጹ። ቅዱስ ኣቦና ቀጺሎም ናይ እምነት መሰኻኽር ህይወቶም ምእንቲ ፍትሕን ሓቅን ሰላምን ነጻነትን ብምውፋይ ብምሕረት ኣምላኽ ብምትእምማን ንእንጽበዮ ሓድሽ ሰማይን ሓዳስ ምድርን ንምምጻእ ውጽኢታዊ ኣበርክቶ ገይሮም እዮም በሉ። በዚ ምኽንያት እዚ ድማ ኲላትና ነዚ ናይ ተስፋ ዓውደ መጽናዕቲ ኣበርክቶ ኽንገብር ተጸዊዕና ኢና ክብሉ እውን ጻውዒት ኣቕረቡ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ተሳተፍቲ እቲ ዓውደ ጉባኤ ስለቲ ክቡር ኣገልግሎቶም ኣመስጊኖም ሃዋርያዊ ቡራኬኦም ኣካፈልዎም። ንዝኽሪ መበል 6 ዓመት ናይቲ ዘሎናዮ ዘመን ዘርእስቱ ሰነድ ጉባኤ ቫቲካን ነቲ ኣብ መንጎ ካቶሊካውያን ምእመናንን ካልኦት ሃይማኖታትን ዘሎ ርክብ ሓድሽ ምዕራፍ ዝኸፈተ ኣመልኪቶም ሰለስተ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ሓደ ጉዕዞ ተስፋ ዘርእስቱ መዘኻኸሪ ሰነድ ኣሕቲመን። ነቲ ንጥሩፍነት ንምቅላስ ሃይማኖታዊ ናጽነት ንምሕላው ከምኡውን ኣብ ሕውነት እተመስረተ ሓባራዊ ናብራ ንምምጻእ ዝቐረበ ጻውዒት ድማ ዳግም ኣሐደሳኦ። ኣብቲ ግዜ እቲ እዚ ዘሎናዮ ዘመን ዝተሰምየ ሰነድ ኣብ መንጎ ካቶሊካውያንን ኣይሁዳውያንን ምስ ካልኦት ሃይማኖታት ዝኽተሉ ሰባትን ኣብ ዝነበረ ርክብ ሓደ ነጥበ መቐይሮ እዩ ዝነበረ። ድሕሪ ካልኣይ ውጋእ ዓለም ከዓ ሓደ መብራህቲ ተስፋ ኮይኑ እዩ ዝቐረበ። ሎሚ ድማ ድሕሪ 6 ዓመት ናይቲ ኣዋጅ እዚ ሰነድ እዚ ነታ ብውግእን ብዝዓነወ ስነ ኣከባብያዊ ተፈጥሮን እትልለ ዘላ ዓለምና ንዘለዋ ተስፋ እንደገና ንምሕዳስ ከም መወከሲ ነጥቢ ኮይኑ ይርከብ ኣሎ። ብተወሳኺ እውን ምክፍፋል ኣብ ልዕሊ ዘተን ዝርርባትን ኣብ ዝዓብልለሉ ሃይማኖታዊ ናጽነት ብቐጻሊ ኣብ ዝጠሓሰሉ ንስም ኣምላኽ ከዓ ንዓመፅን ግብረ ሽበራን ሕጋዊ ንምግባር ኣብ ዝጥቀምሉ ዘለዉ እዋን ንቤተ ክርስቲያንን ጉስነታውን ስነ መለኮታውን ምርጫታት ንምምራሕ እተጠቕምሉ መርኣያ ይቕርብ። በዚ ምኽንያት እዚ ኣብ ዝኽሪ መበል 6 ዓመት እቲ ብዛዕባ ጉዳያት ክርስትያናዊ ሓድነት ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበርን ከምኡውን እቲ ብዛዕባ ጉዳያት ሃይማኖታት ዝግበር ዘተ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበርን ነቲ ጉዕዞ ተስፋ ዘርእስቱ መዘኻኸሪ ኣሕቲሞምዎ ኣለዉ። እዚ ሓድሽ እተሓትመ ሰነድ ነቲ ካብ ጉባኤያዊ ሰነድ ዘሎናዮ ዘመን ካብ ዝእወጅ ንነጀው ዘሎ ኣገዳሲ ደረጃታት ዘተን ዝርርባትን ይከታተል፣ ብድሆታትን ዓወታትን ብምግምጋም ድማ ንመጻኢ ዘሎ ተስፋታት ይገልጽ። ዕላማ ናይዚ ዝወፀ መዘኻኸሪ ድማ ቤተ ክርስቲያን ብዛዕባ ኣብ ልዕሊ ደቂ ሰባት ብምኽንያት ዓሌት ሕብሪ ቆርበት ማሕበራዊ ኩነታት ወይ ሃይማኖት ዝወርድ ዘሎ ዝኾነ ይኹን ኣድልዎ ወይ ስጉምቲ ንኣእምሮ ክርስቶስ ጓና ከም ምዃኑ መጠን ትኹንኖ እያ። እዚ ሰነድ እዚ ብሓደ ህጹፅ ኣገዳስነት ዘለዎ ሕቶ እዩ ዝጅምር። እቲ ናብ ኣድማሳዊ ሕውነት ዝቐርብ ፃውዒት እቲ እናወሰኸ ዝኸይድ ዘሎ ባህላውን ሃይማኖታውን ፍልልያትን ውግእን ዓመፅን ከምኡውን እናዓበየ ዝኸይድ ዘሎ ዓለማዊ ኣተሓሳስባን ዝንባሌን ከም ዘለዎ ኣብ ዝፍለጥ ሕብረተሰብ ከመይ ጌርካዩ ብጭቡጥ መንገዲ ኣድማሳዊ ሕውነት ክንበር ዝከኣል ክብል ይሓትት። እቲ ዳርጋ 20 ገጻት ዘለዎ መዘኻኸሪ በቶም ኣሕሉቕ ናይ ዘን ላዕለወት ኣባይቲ ጽሕፈት ቅዱስ መንበር ዝኾኑ ብፁዓን ካርዲናላት እተኸተመ እዩ። እቲ ኣብዚ ሰነድ እዚ ተገሊጹ ዘሎ ጉዕዞ ድማ በቲ ኣብቲ ግዜ እቲ ነቲ ኣብ ምዝዛም ጉባኤ ሸዋ እተረእየ ጽሬ ሰማውነት ዘስዓቦ ዘሕዝን ሳዕቤን ምላሽ ዝህብ እዩ ብምባል መበቆል ናይዚ ሰነድ ዘሎናዮ ዘመን ብምምልካት እዩ ዝጅምር። እቲ ብዕለት 28 ጥቅምቲ 1965 እትሓትመ ሰነድ ካልኣይ ጉባኤ ቫቲካን ዓሚቕ ለውጢ እዩ ዝነበረ። ከመይሲ ቤተ ክርስቲያን ንመጀመርታ ግዜ ኣብ ካልኦት ሃይማኖታት ንዘሎ ሓቅን ቅዱስን ዝኾነ ይኹን ነገር ከም ዘይትነጽግ ብግልጺ ስለ ዝኣወጀትን ምእመናን ድማ ንስርዓታቶምን ሰረተ እምነቶምን ብኣኽብሮትን ኣድናቖትን ክርእይዎ ጻውዒት ኣቕረበት። እታ ዝወፀት መዘኻኸሪት ድማ ነቲ ኣብ ሰብኣዊ ክብሪ ዘርእስቱ ኣዋጅ ካልኣይ ጉባኤ ቫቲካን ዝተጠቕሰ ብምዝካር እውን ምስ ካልኦት ሃይማኖታት ኣኽብሮት ዝመልኦ ርክብ ንሃይማኖታዊ ነጻነት ካልኦት ኣኽብሮት እንተዘይህሉ ሓቀኛ ወይ ዘይከኣል ክኸውን ኣይክእልን እዩ ክትብል እውን ትጠቅስ። እቶም ክታሞም ዘንበሩ ኣሕሉቕ እውን ኣብተን ክርስቲያን ከም ውሕዳን ኮይኖም ዝርከቡለን ሃገራት እውን ምእመናን ሓደ ዓይነት ነጻነት ክወሃቦም ጻውዒት ኣቕሪቦም። ነቲ ሎም እውን ክርስቲያን ምእመናን ኣብ እተፈላለየ ክፍልታት ዓለም ብኢድ ጥሩፋት ሃይማኖታውያን ጉጅለታት ዘጋጥሞም ዘሎ ስደትን መስጎግትን ድማ የጉልሕ። ዝኾነ ይኹን ብሃይማኖታዊ ምኽንያት ዝፍጸም መስጎግቲ ወትሩ ንሰብኣዊ ክብሪ ዝጥሕስ እዩ። እዚ ኸኣ ብህጹጽ ሓበራዊ ምላሽ ክርከቦ ኣለዎ። እዚ ኸኣ ብመንፈስ ናይ ዘለናዮ ዘመን ዝተሰምየ ሰነድ ኣብ መንጎ ዅሉን ምስ ኵሉን ኣኽብሮትን ምይይጥን ሰላማዊ ሓበራዊ ናብራ ዘተባብዕ እዩ። እዚ ሰነድ ካልኣይ ጉባኤ ቫቲካን ነቲ ኣብ መንጎ ክርስቲያንን ኣይሁድን ዘሎ ፍልይ ዝበለ ርክብ ድማ ብዙሕ ኣቓልቦ ይህቦ። እዚ ድማ ካብቲ ኣብ ብሉይ ኪዳን ዘሎ ሓባራዊ መበቆል ጀሚሩ ክሳብ እቲ ጉባኤ ዘቕረቦ ሓባራዊ ምርድዳእን ምክብባርን ከምኡውን ሕውነታዊ ዘተን ክብል ዝሃቦ ምኽሪ ይዝርጋሕ። ብተወሳኺ መንገዲ እዚ ሓድሽ መዘኻኸሪ ጉዕዞ ተስፋ እተሰምየ እውን ብዛዕባ እቲ ኣምላኽ ምስ ህዝቢ ኣይሁድ ዝኣተዎ ኪዳን ዘይቅየር እዩ። እዚ ድማ ንቤተ ክርስቲያን ብቐጻሊ ሓደ ብድሆ የምጽኣላ እዩ ይብል። ከምዚ ኽበሃልን ከሎ ግን እቲ ምስ ህዝቢ ኣይሁድ እተኣትወ ኺዳን ምስ ክርስትያናዊ መንገዲ ድሕነት ዝመሳሰል እዩ ማለት ግን ኣይኮነን። ከመይሲ ቤተ ክርስቲያን ክርስቶስ በይኑዩ ተበጃዊኣ ድማ ይብሉ። ይኹን እምበር እዚ ዘይልወጥ ኪዳን እዚ ስነ መለኮታዊ ትርጉም ግን ኣለዎ። ስለዚ ብዘይንሓድሕድና ክንነብር ኣይንኽእልን ኢና። ምስ ህዝቢ ኣይሁድ ብምሕባር ኣንጻር ጸረ ሴማውነት ንዝግበር ሓባራዊ ቃልሲ እውን የጠቓልል። ሰነድ ዘለናዮ ዘመን ነቲ ብምኽንያት ጸረ ኣይሁድ ዝወርድ ጽልእን መስጎግትን ኣብ ዝኾነ ይኹን ግዜን ብዝኾነ ይኹን ሰብን እንተላይ ኣብ ውሽጢ ቤተ ክርስቲያን እውን እንተኾነ ንዅሉ ይኹንን። ነቲ ኣርእስተ ሊቃነ ጳጳሳት ብፍላይ ከዓ ብዛዕባ ጃምላዊ ቅትለት ዝገልጽ ኩነኔታት ንዘቕረብዎ ሓሳባት እውን የዘኻኽር። እቲ ሰነድ ከም ዝገልጾ እቲ ኣብ ማእከላይ ምብራቕ እተላዕለ ግጭታት ኣብ መንጎ ኣይሁድን ክርስቲያንን ኣብ ዝግበር ዘተን ዝርርባትን ኣሰር ሓዲጉ እዩ። ንብዙሓት መትረባት መራኸቢ ብዙሓን እውን ማዕቀብ ገይሩሉ እዩ። ብዛዕባ እቲ ተፈጸመ ፍጻሜታት ብተፈላለየ ትርጉማቱ ድማ ይፍተኑ ኣለዉ። እዚ ትንተናታት እዚ ኸኣ መብዛሕትኡ ግዜ ኣብ ውሽጢ ሃይማኖታውያን ማሕበረሰባት እውን ከይተረፈ ብሓደ ድምፂ ዘይሰማማዕ ትርጉማት ኣለዎ በሉ። እዚ ንልዕሊ 6 ዓመት ዝጸንሐ ሓባራዊ ጻዕሪ ጽኑዕ ኮይኑ ጸኒሑሎ። ሓባራዊ ፍልጠትን ኣኽብሮትን ብዝያዳ ክዕቀብን ክምዕብልን ድማ ተማሕጺኖም። እቲ ሰነድ ከም ዝገልጾ እዚ ሓባራዊ ዕዮ እዚ ምስ እስልምናን ምስ ካልኦት ሃይማኖታትን እንተላይ ምስ ሂንዱ፣ ቡድሂዝም፣ ጃይኒዝም፣ ሲኪዝም፣ ሽንቶይዝም፣ ታዎይዝም፣ ኮንፊሽየስ፣ ዞራኣስትሪዝምን ከምኡውን ምስ ካልኦት ባህላውያን ሃይማኖታት ኣፍሪቃ ኣብ ዝግበር ዝርርባት እውን ንጹር ፍረ ዘፍረየ ምዃኑ ኣጉልሑ። ኣብ መንጎ መራሕቲ ሃይማኖት ነባር ዕርክነት ተመስሪቱ ሓባራዊ ትምህርታውን ማሕበራውን ውጥናት ተጀሚሩ ንሰብኣዊ ዕንወት ብዝምልከት ብዛዕባ ውግኣት ወይ ኣከባብያዊ ቅልውላው ምላሽ ንምሃብ ድማ ሓባራዊ ኣዋጃት ተሓቲሙ እዩ። ኣብዚ መዳይ እዚ ኣብ መንጎ ክኢላታት ዝግበር ስነ መለኮታዊ ምይይጥን ኣብ መንጎ ሃይማኖታት ዝግበር ገዳማዊ ዝርርባትን ድማ መሰረታዊ እዩ ዝነበረ። ኣብ ዝተፈላለየ ሃይማኖታት ኣብ ዘለዎን ጎረባብቲ ዝርከቡ ካህናትን ኣባላት ማሕበራት ሰቡፍ ህይወትን ምእመናንን ብህድኣትን ብምስትውዓልን ዝካየድ ህያው ተመክሮ እውን ተረኺቡ እዩ። ብሰላም ምንባርን ከም ጎረባብቲ መጠን ሓድሕዶም ናይ ምትሕብባርን ቀሊል ሓቂ ድሮ ሓደ ዓይነት ምስክርነት ኮይኑ እዩ። እዚ ኩሉ ዓወታት ሓደሓደ ግዜ ደቂቕ ዘይረአ ግን ከዓ ፍረ ዘለዎ ኮይኑ ነቲ ሰነድ ዘለናዮ ዘመን ዘቕርቦ ምስክርነት ፍቕሪ ኣምላኽ ኮይኑ ምስ ኩሉ ሰብ ብምዝርራብ ኣብ ዓለም ምንባር ዝብል ምስትውዓል ዘንጸባርቕ እዩ። ምስክርነት ፍቕሪ ኣምላኽ ኮይንኩም ኣብ ዓለም ምስ ኩላቶም ብምክብባር ንበሩ ይብል። ሰለስቲየን እዘን ላዕለዎት ኣባይቲ ጽሕፈት ቅዱስ መንበር ብዛዕባ እስላሞፎብያ ተሪር ተቃውሞ የቕርቡ። በቲ ሓደ ሸነኽ ነቲ ኣብ መንጎ ጥሩፍነትን ዓመፅን ዘሎ፣ በቲ ኻልእ ሸነኽ ከዓ ንእስላማዊ ናብራ ካልኦት ሰዓብቲ እምነት ምስልምና ምስተን ዝቕበላኦም ሃገራት ዝሓብሩን ኣበርክቶ ዝገብሩን ምስ ሰላማዊ ናብራ ዘሎ ፍልልይ ብንጹር ፈሊኻ ካብ ምርኣይ ክንጐድል የብልናን ክብሉ ኣበርቲዖም ይነቕፍዎ። ነቶም ብመንፈስ ተቐባልነት ዝዓብዩን ከምኡውን ንተኸተልቲ ሃይማኖት እስልምና ዝያዳ ፍልጠትን ኣኽብሮትን ዝህቡ ክርስትያናዊ ማሕበረሰባት እውን ከነመስግኖም ኣለና ይብሉ። እዚ ሰነድ ካልኣይ ጉባኤ ቫቲካን ንትምህርትታት ኣርእስተ ሊቃነ ጳጳሳት ካብ ቅዱስ ጳውሎስ ሻድሻይ ክሳብ ልዮን መበል 14 ዳግም ብምስትንታን ኣብ ኣገዳስነት ዝርርባት ኣብ ናይዚ ዘመን ታሪኽ እዩ ዘተኩር። እቲ ንድኻታት ምቕባል ወይ ምንጻቅ ቅኑ ዓንፈት የስዕብ እንተኣልዩ ንምርዳእ ከም ኣድማሳዊ መለክዒ ናይ መመያ ጌርካዩ ዝቐርብ ይብል። እቲ ሰነድ ድማ ስዒቡ ንድኻታት ብሶላይሉ ብምጽዋዕ ንተኣፈፍቲ ወገናት ጭቡጥ ሓልዮትን ምልኣት ነፍሲ ወከፍ ፖለቲካዊ፣ ቁጠባዊ፣ ማሕበራዊ፣ ስነ ትምህርታዊ፣ ሃይማኖታዊ ወይ ባህላዊ ውጥናት ንምግምጋም ኣገዳሲ ስጉምቲ እዩ ይብል። እቲ ሰነድ ቀጺሉ ሎሚ ኣብ ዙርያ ዘተን ዝርርባትን ዘሎ ጸገማት የጉልሕ። ገለገለ ሰባት ሰረተ እምነታዊ ተዛማድነት ወይ ሃይማኖታዊ መንነት ኣብ ዋጋ ዕዳጋ ከየእቱ የፍርሆም። ታሪኻዊ ግጭት ዝመልአ ወይ ናይ ዝሓለፈ ቁስሊ ምዝካር ድማ ንሓድሕዶም ኣብ ምትእምማን የጸግሞም እዩ። መሰረት ዘተን ዝርርባትን ንባዕሉ በቲ እናወሰኸ ዝኸይድ ዘሎ ጥሩፍነት፣ ቀጻልነት ጽልኢ፣ ፖለቲካዊ ዓብላልነት ናይ ሃይማኖታዊ ምትእስሳራት ከምኡውን ብስም ኣምላኽ ዝፍጸም ዓመፅ እዚ ዅሉ የዳኽሞ እዩ ዘሎ። ኣብ ዓለማዊ ዝኾነ ሕብረተሰብ ድማ ሃይማኖታዊ ትምህርትታት ከም ናይ ልቢ ወለዳዊ ታሪኽ ወይ ግላዊ ርእይቶ ወይ ከም ዘይርድኡ ኣተሓሳስባ ብምውሳድ የገልሎ ወይ ከዓ ከም መሳርሒ ብምጥቃም የጋድዶ ኣሎ። ስለዚ እቲ ጉዕዞ ኣድካሚ ከምኡውን ትሕትናን ትብዓትን ምስትውዓልን ዝሓትት እዩ። እቲ ሰነድ ከም ዝገለጾ ዘተን ዝርርባትን እስትራቴጂ ወይ ምንነትካ ምኽሓድ ዘይኮነስ ሓቀኛ ወንጌላዊ መንገዲ እዩ ይብል። እወ ብዛዕባ ሃይማኖታውን ባህላውን መንነትካ ብንጹር ብምርዳእ ከምኡውን ንኻልእ ሓቅታት ክፉት ምዃን እውን ዝሓትት እዩ። ኣኽብሮት ከምኡውን ኣድናቖት ነቲ ንነዊሕ እዋን ሰፊኑ ዝነበረ ናይ ምግላልን ንዕቀትን ወይ እውን ናይ ዘይተገዳስነት ባህርያት ንምስዓር ኣድላይ መሰረት እዩ። ነቶም ብመልክዕ ኣምላኽ እተፈጥሩ ሰባት ብሕውነታዊ ባህሪ ንምቕራብ እንተኣበና ንኣምላኽ ከም ኣቦ ኩሉ ክንጽውዖ ኣይንኽእልን ኢና በሉ። እቶም ሎሚ ምክፍፋል ዘላዓሉን ግጭት ዘስዕቡን እተፈላለዩ ትውፊታት ዘለዎም ምእመናን ብግሉጽነትን ብተስፋን ብሰላማዊ ሓባራዊ ናብራን ዘድሊ ኩነታት ኩሉ ሃሰስ ክብሉ ተጸዊዖም ኣለዉ። ነዚ ሸቶ እዚ ንምውቃዕ ግሉጽን ሕያውን ተባዕን ኣረኣእያ ምእንቲ ክህልወና ነቲ ናይ ዕጹውነትን ጽልእን ወይ እውን ናይ ዓብላልነት ዘይርትዓውያ ኣተሓሳስባ ሓዲግና ክንከይድ ኣሎና። እዚ ሓድሽ ሰነድ ንዅሎም ደቂ ሰባት ብዝቐረበ ጻውዒት ይዛዝም። ሓነጽቲ ድልድላት እምበር ሓነጽቲ መካበብያታት ኣይትኹኑ። ሰብ ጥበብ ንሰላምን ሕውነትን ንኻልኦት ብበበይኑ ዝዓይነቱ ሓይልዮት ሓንጎፋ ኢልና ንቕበልን ከምኡውን ዝያዳ ፍትሓውን ሰብኣውን ሕብረተሰብ ኣብ ምህናጽ እንተሓባበርን ንኹን ክብሉ ይዛዝሙ። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ብፁዓን ካርዲናላት ቪክቶር ኣማንኤል ፈርናንደስ፣ ኩርት ኮኽ ከምኡውን ጆርጅ ኩዋካ ላዕለዎት ኣሕሉቕ ናይተን ብዛዕባ ጉዳያት ዓንቀጽ እምነትን ብዛዕባ ጉዳያት ክርስትያናዊ ሓድነትን ከምኡውን ብዛዕባ ጉዳያት ምስ ካልኦት ሃይማኖታት ዝግበር ዘተን ዝሓልያ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ብዛዕባ እቲ ጉዕዞ ተስፋ 6 ዓመት ናይ ምትሕብባር ሃይማኖታትን ዘተን ሕውነትን ብብርሃን ናይ ጉባኤያዊ ኣዋጅ ዘለናዮ ዘመን ዘርእስቱ ሓድሽ ሰነድ ኣመልኪቶም ሓሳባቶም ከም ዘካፈሉ ዜና ቫቲካን ይሕብር። ምስክርነት ሕውነታዊ ፍቕሪ ከምኡውን ምስ ሰዓብቲ ካልኦት ሃይማኖታዊ ትውፊታት ንዝግበር ዘተ ዝቐረበ ጻውዒት እዩ። እዚ ድማ መሰረት ዘተን ዝርርብን ብጥሩፍነትን ዓመፅን ምግላልን ኣብ ዝተዳኸመሉ ዘሎ እዋን ዝቐርብ ዘሎ ምሕፅንታ እዩ። እዚ ከምዚ ኢሉ እንከሎ ንድኻታት ንምሕጋዝን ንምትሕብባርን ሕውነት ንምህናፅን ብሓባር ክንዓይ ድማ ጻውዒት የቕርበልና ኣሎ። በዚ ከምዚ ኸዓ እዩ እምበኣር እዚ ሓድሽ ጉዕዞ ተስፋ 6 ዓመት ናይ ምትሕብባር ሃይማኖታትን ዘተን ሕውነትን ብብርሃን ጉባኤያዊ ኣዋጅ ዘሎናዮ ዘመን ዘርእስቱ መዘኻኸሪ ኣመልኪቶም እቶም ነዚ መዘኻኸሪ ዝኸተሙ ብፁዓን ካርዲናላት ንመራኸቢ ብዙሓን ሃገረ ቫቲካን መግለፂ ኣካፊሎም ኣብታ እዛ ሓዳስ ሰነድ እተሓትመትላ መዓልቲ ትማሊ ረቡዕ ዕለት 16 መስከረም እዞም ካርዲናላት ነቲ ቐንዲ ነጥብታት ናይታ ሰነድ ኣመልኪቶም ሰፊሕ መግለጺ ኣቕሪቦም። እዚ ኸዓ ነቲ ኣበው ካልኣይ ጉባኤ ቫቲካን ብዛዕባ እታ ምስ ኩሉ ሰብ እትራኸብን እትዛረብን ቤተ ክርስቲያን ዘለዎ ኣረኣእያ ደጊሞም የረጋግጹ። ብፁዕ ካርዲናል ፈርናንደስ ኣብ ዘካፈልዎ ሓሳባት ከም ዝገለጽዎ ሎሚ እውን እንተኾነ ዘስካሕክሕ ውልቃውነትን ተመሳሳሊ ጐዳይ ዓይነት ርእሰ ኣምልኾን ኣስፋሕፊሑኣሎ። እዚ ኸዓ ንዅሎም ደቂ ሰባት ብእተወሰነ ደረጃ ናብ ገዛ ርእሶም ከም ዝዕጸውን ካልኦት ከም ዘየለዉ ገይሮም ከም ዝሓስቡን ገይርዎም ኣሎ በሉ። ቤተ ክርስቲያን ግን ነዚ ኣንፈት እዚ ብምቅዋም ምስ ካልኦት ሃይማኖታውያን ትውፊታት ደው ብምባል ንተፈጥሮኣዊ ባህጊ ናይ ዘተን ዝርርባትን ምትሕብባርን ተጉልሕ ኣላ። ልዕሊ ኩሉ ድማ ኩለን ሃይማኖታት ንሰላም ደኣ እምበር ንውግእ ኣይኮናን ዘለዋ ብምባል ኣስመሩሉ። ብፁዕ ካርዲናል ኩርት ኮኽ ብፍላይ ኣብቲ ኣብ መንጎ ኣይሁድን ክርስትያንን ዘሎ ርክብ ብምትኳር ምስ ህዝበ ክርስትያን ዘለዎም ርክብን ነቶም ኣብ ቃዛ ዝሳቐዩ ዘለዉ ምስ ዘሎና ስነ ምግባራዊ ግዴታታትን ዝለዓል ዝሕዝን ውጥረትን ኣመልኪቶም ኣስተንተኑ። ብዛዕባ እዚ ሓድሽ ኩነታት እዚ ምስ ንሓድሕድና ብቕንዕና ክንዘራረብ ኣለና ድማ በሉ። ብፁዕ ካርዲናል ኩርት ኮኽ ወሲኾም ወደ መዝሙር ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ሓደ እዋን ከዓ ጸረ ሴማዊ ምዃን ኣይከኣልን እዩ ብምባል ኣትሪሮም ተዛረቡ። ነቲ ቅድስቲ መንበር ኣብ ማእከላይ ምብራቕ ሰላም ከስፍን ዝኽእል ናይ ክልተ ሃገራት ምፍጣር ጥራይ እዩ ዘድሊ ብዝብል እምነት ዘለዋ መርገጽ ድማ ደጊሞም ኣረጋገጹ። ብፁዕ ካርዲናል ኩዋካ ብግዲኦም ነቲ ሓባራዊ ኣዋጃት ዘፍረየ ዓበይቲ ሃይማኖታዊ ርክባት ጥራይ ዘይኮነስ ኣብ ክንዲ ስደተይናታትን ዕቑባ ዝሓቱ ሰባትን ግዳያት ግጭታትን ከምኡውን ብሰንኪ ሃይማኖታዊ ኣድልዮ ንዝሳቐዩ ዘለዉ ሰባትን ጭቡጥ ጻውዒትን ምትሕብባርን እውን ከም ዘፍረየ ይዝክሩ። እዚ ድማ ምልክት ፈርያምነት ናይቲ እተገለለ ጽሑፍ ዘይኮነስ ናይ ትካላውን ስነ መለኮታውን ዘርኢ ኣድሪ እዩ። እዚ ድማ ንዘተን ዝርርባትን መሰረታዊ መዳይ ናይ ወንጌላዊ ተልእኾ ከም ምዃኑ እዩ ዘመልክት ክብሉ ገለጹ። ካርዲናል ኩዋካ ከም ዘመልከትዎ እቲ ዝመርሕዎ ዘለዉ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ሕውነት ኣብ ወረቐት ከም ዘይተርፍ የግዳስ ኣብ ኣከባብያውያን ኣብያተ ክርስትያናትን ኣብያተ ትምህርትን ስድራ ቤታትን ህያው ኣስተምህሮት ከም ዝኸውን ንምርግጋጽ ይዓይ ከም ዘለውን ኣመልከቱ። ዋና ጸሓፊ ቅድስቲ መንበር ብፁዕ ካርዲናል ፔትሮ ፓሮሊን ካብ ጋዜጠኛታት ንዝቐረበሎም ሕቶታት ብዛዕባ መምርሒታት ሰብ ዝሰርሖ ኣስተውዕሎትን ከምኡውን ብዛዕባ እቲ ኣብ ዩክሬይን ዘሎ ግጭትን ንምምላስ መግለጺ ኣካፊሎም። ዋና ጸሓፊ ቅድስቲ መንበር ብፁዕ ካርዲናል ፔትሮ ፓሮሊን ትማሊ ዕለት 16 መስከረም ድሕሪ ቐትሪ ኣብ ፓርላማ ኢጣልያ እምነትን ኣመክንዮትን ኣብ መዋእል ሰብ ዝሰርሖ ኣስተውዕሎት ብዝብል ኣርእስቲ ኣብ እተኻየደ ዋዕላ ኣብ ዘካፈልዎ ሓሳባት ደው ኢልና ብዛዕባ እቲ ሰብ ዝሰርሖ ኣስተውዕሎትን ኣጠቓቕምኡን እንታይ ሳዕቤን ክህልዎ ከም ዝኽእል ብሓቂ ነስተንትነሉ ክብሉ ጻውዒት ኣቕረቡ። ብፁዕነቶም ኣስዒቦም ነቲ ጋዜጠኛታት ዘቕረብሎም ሕቶታት እውን ሰፊሕ መግለጺ ኣካፊሎም። بزي خمز دما بتي ابز قربا غيزي عبيتي تكنولوجين كوبانياتات معبالن زقرباونا يسب زسرحو استو علوت ممرحيتاتن صاوعيتن بمستنتاني يوم زجمروا نزا عينت قمت زدرخو سنا مقباراويات تحساسبا كخون تسفا نقبر دما بلو بزو كاردينال بارولين نتير سابيهير حقر ايطاليا سرجو ماتاريلا ابز قرباوان نحدستي تكنولوجي اب من محدار حقراتن لعلى حقراتن حلافنات كوهابوم زغربو وصعوعيت دما امقوسوو الزين اي كلو سب تساتفو زحطت علم لخاوي تر ايوم خوانوون قلصو اتزحزنا ننقر يبلو كاردينال بارولين بتناس الكخداز دليا حقرات مهلاوني يبلو عب كندوس نزتر ايوزي بحاكي كوكوز عصروز خيل جلا حباراوي حقتاتا موسا كلو سب كساتا فاللوو زبل حاساب كمخوانو دما عملكتو كاردينال بارولين كتسيلوم بزعبا بحتاويات تقاقما ناي سبزو سرحو استو علوت مستحطو عبزيكي زيزي سبزو سرحو استو علوت نقزار اسو يقد دالو كمايسي كمبيتر كا خفيتكا جلا نقر كتنبب كاللخا دروز اماقو حساباتي هبك كابلو زومان ناس حافي قدست منبر عصعبهم بزعباتي اب يوكراين زغطسل زلو كونتاتن ديبلوماسي قدست منبرن عبتن ناقدد زخيدن نابدوبات حبرت اوروبا ناقرب زخيد زلو قجت زلو واقدن نزقرب اللوم حطوتات ملسي عكافلو اتوتسيت ازيو السونيو انتخونقن اب منقد سبقاو ديبلوماسينا انقدسل زلنا بمبال افلطو حابلو ዲፕሎማሲ ቅድስት መንበር ናይ ምዝራ ዲፕሎማሲው ምህርት ድማ አይፍርን ይዘሎ ስለዚ ምዝራ በመቅጻል ሐደ ማዓልቲ አምላክ ምስፈቀደ ንሕናውን ክንዓጽድ ተስፋ ገብር ክብሉ ገለጹ ካርዲናል ፓሮሊን ቀጽሎም አቦ መንበር ቤት ምክር ብፁዓን ጳጳሳት ኢጣሊያ ብፁ ካርዲናል ማቴዎ ጹፒ ነቲ አብዛ ሐለፈ ሐጋይ አብ ሀገረ ዩክሬን ዝጀመሩ ወተልኾ ሰላም ንምቅጻል ማዓስ ናብ ሩሲያ ከም ዝኸዱ ዝርዝር ሓበሬታ ከም ዘይረኸቡ አመልከቱ ይሁንም በርቅድስት መንበር ዝማዓጾ ክኽፈት ተስፋ በመግባር ሰባው ጻዕርታት ከመትቅጽል ደጊሞ ማረጋገጹ አብዚ መዳይ ዚ ሞስኮ ተገሊላ ክትተርፍ ከም ዘይብላን ደቂ ሰባትን ሓድሕዶም ክዘራረብሉ ዝኽእሉ መትረብ ምቋምን አድላይ ምዃኑን ንሓድሕዶም ብምዝርራብ ጥራይ መፍትሒ ክርከብ ዝከኣል ከም ምዃኑ እውን ገለጹ ብፁዕነቶም ኣብ መደምደምታ እዚ ንቅድሚት ዝወስድ መንገዲ እዩ ኢለ የዝኣምን እቲ ኣብ ዲፕሎማሲ ብዙሕ ግዜ ንዛረበሉ ረብሓ ዘለዎ ፍትሒ ማለት ንኽልቲኦም ወገናት ብሓቂ ረብሓ ዘምጽእ ፍትሒ እዩ ናብዚ ኣንፈት እዚ እንተሰጒምና ምናልባት እቲ ሓደ ወገን ነቲ ኻልኣይ ክዕብልሎ ወይ ከዓ እቲ ሓደ ወገን ነቲ ኻልእ ከጥፍኦ ኣይደልን እዩ ኢለ ዝኣምን ክብሉ ሓሳባቶም ደምደሙ
1: كبراتنا كبران سمعتنا سلام كتتالكم نمسجن ناي لومي مدب فنونا ابزي زازم اب نايت بح مدب فنوك سابن الراقة ببدحان السلام تنحو يتبارك يسوس كريستوس لوليتور يسوس كريستوس